0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

0: ከኛ ጋር ይሁን ያን አሁን ወደ ዜና እንስተቻለን ግዴሩ የሚያቀርብልን ሻየው ደግሞ ነው።
1: አይቾ ባዬ አመሰግናለሁ። አርስተ ዜና እስራኤል ለሰላም ምክር ቤት ካዛ ቀበሌ የሚላኩትን ፓራሹት ቢጫማ ፉኛዎችን ለማቆም የሶስት ቀናት ጊዜ ብቻ ሰጠች። ጠቅላይ ሚኒስትር ናታንያሁ ኢራን ካንደኛው ልጆቻቸው ላይ የግድያ ሙከራ ለማድረግ ማሰቧን ይፋ አደረጉ። ናታንያሁ የትራምፕ አስተዳደር በኢራን ላይ ያወጀውን የኢኮኖሚ እርምጃ ማዕቀብ አደነቁ። የ120 የተጠለፉባቸው እና የሰራዊቱ አባላት ቤተሰቦች በቀድሞ ሚኒስተር ሮን ደርመር ላይ ተቃውሟቸውን ገለጹ። በእስራኤል አረብ ማህበረሰብ የእርስ በርስ ግጭት አምባጓሮ ቀጥሎ ትናንት ማታ ሁለት ሰዎች በጥይት ተመትተው በከባድና መካከለኛ ሁኔታ ቆሰሉ። ግብፅ የፍልስጤማውያን የተለያዩ ድርጅቶች ስብሰባ ለማድረግ እየጣረች ነው የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ጠቅላይ ሚኒስትር ትናንት ምሽት ኢራን ከአንደኛው ልጃቸው ላይ የግድያ ሙከራ ለማድረግ ማሰቧን ገለጹ። ከ14ኛው ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ናታንያሁ በተለይም በምርጫ ህዝብ አስተያየት መስጫዎች ላይ በግንባር ቀደምትነት የሚመሩት የያሻር ፓርቲ ሊቀመንበር ጋዲ አይድንጎት በህጋዊ መንገድ ጥበቃ ስለተደረገላቸው በቤተሰቦቻቸው ጥበቃ ላይ በህዝብ ዘንድ ለቀረበው ትችት ምላሽ ሰጥተዋል። ከሻባክ ማለትም የእስራኤል የደህንነት አገልግሎት ኃላፊ ጋር ተነጋግሬ ለጠቅላይ ሚኒስትርነት እጩ ለሆነ ተወዳዳሪ በህጉ በተፈቀደው መሰረት የሚገባውን ተገቢውን ጥበቃ እንዲደረግ ጠይቄያለሁ። ስለ ልጆቼ በተመለከተ ግን እጅግ የሚያስገርም ነገር አለ። ኢራን አንደኛውን ልጄን ዓላማ አድርጋም ነበረም እሱን ለመግደል ሞክራለች። ስለዚህ ጥበቃም የቅንጦች አይደለም ብለዋል ናታንያሁ። ካዛ ቀበሌ የሚላኩት ፓራሹት የቢጫማ የፉኛ በተመለከተ እስራኤል ትናንት ለሰላም ምክር ቤት እንደገለጸችው ጥቃቶቹ በሶስት ቀናት ውስጥ ካላቆሙ የእስራኤል መከላከያ ሰራዊት ባዛ ቀበሌ ላይ የሚደረገውን ጥቃት በከፍተኛ ሁኔታ ይጨምራል። ይህን ያወቁት አንድ የደህንነት ባለስልጣን ለዘጋቢያችን ጊሊ ኮይን እንደተናገሩት ከሆነ ትናንት ምሽት የሰላም ምክር ቤት ለመጀመሪያ ጊዜ ስለ ፓራሹት ስለ የሚንሳፈፉ ፉኛዎች ጥቃትን አስተያየት የሰጠ ሲሆን ጉዳዩን በሙሉ ትኩረትና እውነተኝነትን እየተከታተለው መሆኑንም ገልጿል። ትናንት በዛ አቅራቢያ የሚገኙ አካባቢዎች ዓላማ ያደረጉት ሁለት ፉኛዎችም ተገኝተዋል። አንደኛው በቂቡጽ ነሃል ኦዝ እንዲሁም ሌላኛው በቂቡጽ ረኢም አቅራቢያ በሚገኝ ክፍት ቦታ ላይ ወድቋል። ግብፅ የፋታህ የፍልስጤም ነጻ አውጭ ድርጅትና የሐማስን ድርጅቶችን ጨምሮ ሁሉንም የፍልስጤም ቡድኖች በአንድነት ለመሰብሰብ ፍላጎት እንዳላት አሻርክ አልአውሳት የተባለው አረብኛ ጋዜጣ ዘገበ። አንድ የዜና ምንጭ ለጋዜጣው እንደገለጸው የግብፅን ጥረት ስኬታማ ለማድረግ የፍልስጤም ባለሥልጣን ፕሬዝዳንት አቡ ማዘን በስብሰባው ላይ ሊሳተፉ ይችላሉ። እንደ ምንጩ ገለጻም ካይሮ በሐማስና በፋታህ እንዲሁም በፍልስጤም ባለሥልጣን መካከል የምታደርገው ጥረት ለማስማማት፣ ለማሸማገል፣ ለማስታረቅ እየሞከረች ነው ተብሏል። ዘጋቢው ሊራን አሃሮኒ። በአረብ ማህበረሰብ ውስጥ የሚታየው ሁከት አምባጓሮ ግጭት ቀጥሏል። ትናንት ምሽት በባካ አልጋርቢያ ሁለት ወንዶች

0: ሺ በተኮሰባቸው ጥይት ተመትተው በመካከለኛና ከባድ ሁኔታ ጉዳት ደርሶባቸዋል። የማገን ዳዊት አዶም የሕክምና ቡድን ተጎጂዎችን ወደ ሆስፒታል ወስዷቸዋል። ፖሊስ ምርመራ የጀመረ ሲሆን የድርጊቱ መንስኤ የወንጀል ድርጊት እንደሆነም ተገምቷል። ይህ በእንዲህ እንዳለ የአፉላ ከተማ ነዋሪ የ65 ዓመት ሰው በተፈጠረ ጠብ በከባድ ሁኔታ ቆስሎ ለሕክምና ወደ ሆስፒታል ተወስዷል። የትራምፕ አስተዳደር ትናንት ምሽት በኢራን ላይ ያለውን የኢኮኖሚ እርምጃ ማዕቀብ ጀምሯል። የአሜሪካ የገንዘብ ሚኒስትር ቤሲንት በመላው ዓለም በሚገኙ ከ6 በላይ ኩባንያዎች፣ ተቋማት፣ ግለሰቦችና መርከቦች ላይ ማዕቀብ መጣሉን ገልጸዋል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ፕሬዚዳንት ትራምፕና ሚኒስትር ቤሲንት ስለ እርምጃው አመስግነዋል። የአሜሪካ አስተዳደር በጨካኙ የኢራን አገዛዝና የኢራን ወራ በሚደገፉ አካላት ላይ ከባድ ዋጋ እያስከፈለ ይገኛል ብለዋል። ዘጋቢዎች ቃል አቀባያችን ናታን ጉትማን እና የሕዝቅኤል ኮርንበርግ ናቸው። የእስራኤል ጠቅላይ ፍርድ ቤት በአጋጽ በወሩ መጀመሪያ ላይ በክነሴት የእስራኤል ፓርላማ የገንዘብ ሚኒስተር ኮሚቴ ያጸደቀውን በመቶ ሺህ ሚሊዮን የሚገመት ሸቄል የጥምር መንግስትም ገንዘብ ዝውውር ትናንት ምሽት አግዶታል። ፍርድ ቤቱ ባወጣው ጊዜያዊ ትዕዛዝ የክነሴት አፈ ጉባኤ፣ የገንዘብ ሚኒስተር ኮሚቴ ሰብሳቢና የገንዘብ ሚኒስተር እስከሚቀጥለው ወር 10ኛው ቀን ድረስ የገንዘብ ዝውውሩ የማይሰራበትን ምክንያት እንዲያስረዱ አዟል። ዘጋቢያችን ታማር አልሞክ እንዳስታወቀችው ፍርድ ቤት ይህንን በማድረግ ጎን ለጎን አቤቱታ ያቀረቡት የሂዱሽ ማህበርና የዲሞክራቶች ፓርቲ የክነሴት አባል ናዋማ ላዝሚን ጥያቄ በመቀበል አጣዳፊ በጀቶች ወዲያውኑ እንዲለቀቁ አዟል። ከእነዚህ መካከል በሰሜንና በደቡብ የግጭት ቀጠና የሚገኙ አካባቢዎችን መልሶ ለመገንባት የሚውሉ ገንዘብ እና ለአካባቢ አስተዳደር ለበጋ እረፍት ትምህርት ቤትም የፕሮግራም የተመደበ ሌሎች በጀቶች ይገኙበታል። ከሞት የተረፉት የ120 የተጠለፉባቸውና የሰራዊት አባላት ቤተሰቦች በቀድሞ ሚኒስተር ሮን ደርመር ላይ ተቃውሟቸውን ገለጹ። ቤተሰቦቹ በአሜሪካ የሚገኘው የእስራኤል ማህበረሰብ ድርጅት ደርመር እንዳያስተናግደው ጠይቀዋል። ደርመር በመጪው መስከረም ወር በድርጅት አዘጋጅነት በምዕራብ አሜሪካ ባህር ዳርቻ በሚካሄድ ተከታታይ መድረክ ላይ በተናጋሪነት እንዲገኝ ታቅዶ ነበረ። ቤተሰቦቹ ደርመር ያስተላለፏቸውን ውሳኔዎችም ለተጠለፉትና ለቤተሰቦቻቸው መከራና ስቃይ ቀጥተኛ ምክንያት ሆኗል ሲሉ ይከሳሉ። በጥሪው ላይ ከፈረሙት መካከል ልጃቸው ሄሮሽ ተጠልፎ በቁጥጥር ስር እያለ የተገደለው ጆን ፓሊን ልጁ ኢታይ በኦክቶበር 7 ተገሎ አስከሬኑ ወደ አዛ የተወሰደው ሮቢ ሄን እንዲሁም የሺሪ ቢባስ አማች እና በአዛ ተጠልፈው የተገደሉትን የክፊርና የአርኤል አክስቶች የሆነችው ኦፍራ ቢቢስ ሌቢ ይገኙበታል። የአየር ጸባይ ትንበያ ከዛሬ እስከ ነገ ሮብ ድረስ የሙቀቱ መጠን በደረጃ እየጨመረ የሙቀቱ እንደሚሞቅና ለወቅቱ ከወትሮ የበለጠ ከፍተኛ ሙቀት ነው። የሙቀቱ ጫና እየበረታ ይሄዳል። በሐሙስ ዕለት ምንም አይነት ለውጥ አይኖረውም። በዕለተ አርብ የሙቀቱ መጠነኛ ቅናሽ የሚያሳይ ቢሆንም አሁንም ሙቀቱ ከወትሮ ከፍ ያለ ሆኖ ይቀጥላል። የዛሬ ማክሰኞ የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 32 ዲግሪ ሴንቲግሬድ፣ ተላቪና አካባቢዋ 31፣ ሃይፋ ከተማና አካባቢዋ 30፣ ቤርሼባ ከተማና አካባቢዋ 35 ዲግሪ ሴንቲግሬድ፣ ኢላት ከተማና አካባቢዋ 42 ዲግሪ ሴንቲግሬድ ይሆናል። አይቸው የጧቱ ዜና እስከዚሁ ነው።
1: ሸየው ነምሰግናለን ስለዚህ ነው።

የተከበራችሁ አድማጮቻችን አሁን ጋዜጦች ለአንባቢያን ምን ይዘው ቀረቡ የሚሉት እንመለከታለን። እንደተለመደው አራቱም ጋዜጣ ፊት ለፊት ላይ ይገኛሉ። እስራኤል ሀዮም፣ ይዲዮት አርኖት፣ ማሪብና አሬት ናቸው። በተመሳሳይ መልኩ ማለት ይቻላል ሁሉም ቢሆን በአልተሊና መርከብ በማስመልከትና በኢራን ላይ የተጀመረው የኢኮኖሚ ማዕቀብ በማስመልከት ሰፋ ያለ ርዕሶችን ይዘው ቀርቧል። በእስራኤል ሀዮም እንጀምራለን። የወንድማማች ጦርነት በፍጹም በማለት የተናገሩት ከ78 ዓመት በኋላ አልተሊና መርከብ መገኘቷን አስመልክቶ በዚህ ሰፊ ዘገባ ተቀብሏል። በዚህ ጋዜጣ ላይ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የኢኮኖሚ ማዕቀቡ ዛሬ ይጀምራል ይጣላል በማለት የተናገሩት ይህም በሰፊው መነጋገሪያ ሆኗል። ወደ 78 ዓመት በኋላ አልተሊና መርከብ መገኘቷ የሚታወስ ነው። ይህም እዚህ ላይ በሰፊ ተጽፎ ይገኛል። በወቅቱም አልተሊና በወንድማማች ማለት በርስ በርስ ጦርነት ማለት ይቻላል ጦርነት ባይሆንም ስለ እዚች መርከብ በገዛ ወንድሞቻችን ተመታ የሰመጠች መርከብ ነች። በሰዓቱ በመጀመሪያው እስራኤል ጠቅላይ ሚኒስትር የነበሩት ዳዊድ ቤንጌሮን እና በምናሄም ቤጊን መካከል አለመግባባት ተፈጠረና እቺ መርከብ እንድትመታ ዳዊድ ቤንጌሪዮን አዘዙ። መርከቧም ተመታች። በዚች መርከብ ላይም የቀድሞው ጠቅላይ ሚኒስትር በርቶኝ መናሄም ቤጊንም ነበሩ። እንደ ቆሰሉም ታሪክ ዘግቦታል። ከዚሁ ከመርከቧ እንደወረዱም የወንድማማች ጦርነት እንዳይሆን በማለት ስጋት በፍጹም እሳቸው የሚመሩት ወታደሮች በዚህ ዙሪያ እንዳይጠመዱ በመከልከላቸው የወንድማማች ጦርነትን ሊያስቀሩ ችለዋል። ይህ በዚህ እንዳለ ከ78 ዓመት በኋላ እቺ መርከብ በ20 ኪሎ ሜትር ርቀት ላይ ከእስራኤል የባህር ዳርቻ በ503 ሜትር ጥልቀት ላይ እንደተገኘች መርከቧ በከፍተኛ ደረጃ መነጋገር አረሱናለች። ይህን አስቀምጧል። አሜሪካን ስኔር በትናንትናው ዕለት የአሜሪካ የገንዘብ ሚኒስትር በቴህራን ላይ ያስተላለፈውን የኢኮኖሚ ማዕቀብ አሁንም ምንም እንኳ የጊዜ ገደብ ባይሰጠውም ይህን እንደተጀመረ እና በዚህ ዙሪያ ከኢራን ጋር የሚሰሩ ይህን ማዕቀብ አልፈው የሚሰሩ የተገኙ በሙሉ ለእስራኤል የአሜሪካ ጥቃት ናት የአሜሪካ ጠላት ናቸው በማለት ይህን ይፋ አድርገዋል። ይህንዚህም በከፍተኛ ደረጃ ከኢራን ጋር ማንም ሀገር ግንኙነት ኢኮኖሚ ግንኙነት እንዳታደርግ በማለት ይታወቀ ነው። ወደ ምርጫ ስንመጣ ወደ 63 ቀናትን ይቀሩታል። የሚደረገው ጥቅምት 27/2027 የሚደረገው ምርጫ ቅርታ 2026 63 ቀናትን ቀርተውታል። በዚህ 63 ቀናት ውስጥ በተለይ የቀኝ ክንፍ ርዕዮተ ዓለም ተከታዮች ትናንሽ ፓርቲዎች የሚወስዱትን እንቅስቃሴ በመገደብ ይገኛሉ። ኡክራይናና ሩሲያ መካከል የሚደረገው ጦርነት አሁንም እንደቀጠለ እንደሆነና ዩክሬን ወደ 5 ዓመት ልትጠጋ ነው እንግዲህ ቆም በሁለት እግሯ እንደቆመች ነች እንዳሰበችው ልትዋጥ የቻለች አይደለችም። ሩሲያ አልቻለቻትም። ወደ ያዲዮ ተሃራኖት በምንመጣበት ሰዓትም በተመሳሳይ በኩል ነው። በተለይ ቱርክ በአሁኑ ሰዓት የወንድማማቾች የእስልምና ሃይማኖት ተከታዮች መሪ እንደማለት ያልነው እና ቱርክን በቀላሉ መመልከት አያስፈልግም በማለት ቤንድሮር የሚን የተሰኙት በዚህ ጋዜጣ ላይ የዘውትር ደንበኛ አስተያየት ጻፊ እየተነገሩ ይገኛሉ። አፊፎኒም ወይም ነኝ ፊኛዎች ከአዛ ወደ መከላከያ ሰር ወደ እስራኤል መወንጨፋቸው መላካቸው ይሄን ጉዳይ አንቀበልም በማለት በከፍተኛ ደረጃ መነጋገሪያ ርዕሱ ነው የወጣ ነው።
ፍልስጤሞች መሐማስም በበኩሉም አይ እስራኤል ይህን ጉዳይ ለራሷ ጥቅም ማለት ጥቃት ለማድረስ በአዛ ላይ ጥቃት ለማድረስ የምታደርገው ምክንያት ሰበብ እንጂ ይሄ ሊሆን የለም በማለት የእምነት ክደት ቃላቶችን እየሰጡ ይገኛሉ። የምርጫን በተመለከተ ያው ቀደም ሲል እንደተናገርነው ነው በዚህ ሰዓት የምርጫውን ሁኔታ ያው በተመሳሳይ መልኩ ያየኑ ማሪብ በመንመጣበት ሰዓት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ኢራን በአንደኛው ልጄ ላይ የሞት ለመግደል እቅድ እንደነበራት ወይም አስባ እንደነበረ በማለት የጻፉት የተናገሩት በከፍተኛ መነጋገሪያ ሆኗል። በሊኩድ በከፍተኛ ደረጃ ሊኩድ ፓርቲ ውጥረት ውስጥ ይገኛል። በተለይ እነዚህ ጥቃቅን ፓርቲዎች በተለይ ቪንተር የተሰኘው ግለሰብም አዲስ ፓርቲ በዛሬው ዕለት ያዋቅራል ተብሎ ይጠበቃል። በዚህ ዙሪያም ምናልባት የድምፅ መባከን ሊኖር ይችላል በማለት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከነ ፓርቲያቸው በትልቅ ሀሳብ ላይ ይገኛሉ። በአንዳንድ የአዛውንቶች ቦታ ቤታቦት እያልን የምንጠራው በብራይስ ከዛም የድምፅ መስጫ ጣቢያዎች እንደሚቀርቡ እንደሱ መብታቸውን እንዲጠብቁና ወደ ምርጫ እንዲሳተፉ በማለት እንደሚዘጋጅ ተጠቅሷል። ሃይማኖተኛ አክራሪዎች በትናንትና ሁለትም ጭንቅ በተወጣጠረበት ሰዓት መኪና ጥበት ወይም ጭንቀት በነበረበት ሰዓትም ወጥተው ሰላማዊ ሰልፍ አድርጓል። ወደ ወታደር ቤት መግባት አንፈልግም በማለት ያደርጓል። ወደ አዛ ሰርጽ የሚገቡ ሰብአዊ እርዳታ ምግቦች እንደቀጠሉ ናቸው። በዚህም ተያይዞ አብሮ በአንድ የጭነት መኪና ላይም የተለያዩ አደንዛዥ እጽ መገኘታቸው እጅግ በጣም መነጋገሪያ ሆኗል። ይህም ይመደን ተብሏል። ከዛም በመከላከያ በትልነው ሶሪያ ከሶሪያ ጋር ያለው አሁን አዲስ ሁኔታ ሶሪያና እስራኤል ምናልባት ወደ የስምምነት በተለይ በደህንነቱ ዙሪያ ሊመጡ ይችላሉናል። በትናንትና ሁለትም በሰፊው የተነጋገርንበት ሁኔታ ነው። በዚህ ዙሪያ ከእስራኤል ከፍተኛ ባለስልጣናት ጋር ተገናኝተው እንደተወያዩም ተገልጿል። ኤልዳድ ዳያን ክሪስ የተሰኘው በወጣቶች አምባጓሮ የተገደለው አሁንም የእሱ ተጠርጥረው የነበሩት ሁሉም ወደ ቤት የቁም እስረኛ እንዲለቀቁ ተደርጓል። ምክንያቱም እስከ ጠርጥረው በተያዙበት ሁኔታ በተገኘው አዳዲስ መረጃ እነሱ መግደላቸውን በእርግጠኝነት እነሱ መግደላቸውን የሚያሳይ አይደለም በማለት ወደ ቤት እስረኛ ተገሩ ከቤቱ ነው እንዲከታተሉ እክሳቸውን ተደርጓል። ወደ ሀሬት በምንመጣበት ሰዓት ሀሬትም በተመሳሳይ መልኩ ነው ሁሉንም የጻፉት። ምናም አዲስ የለም። በተለይ በመከላከያ ሰራዊታችን ከጥቅምት 7 ወዲህ ፖስት ትራውማ ወይም እንደገና በድጋሚ የሚከሰት ክስተት በከፍተኛ ደረጃ በመከላከያ ተቀብለው እንደዚህ አይነት ችግር ያለባቸው ወታደሮች ተቀብለው ያስተናግዱ ነበር። ነገር ግን ይህ የሆነው ለጊዜው እንጂ በቋሚነት ደረጃ እንዳልሆነ በሰፊው እየተነገረ የሚገኝ ሁኔታ ነው። ክብራትና ክብራን አድማጮቻችን ከሞላ ጎደል ጋዜጦችም በተደጋጋሚ ይህን እስካሁን የሳየነው ርዕስ ነበር በጋዜጣ ላይ የጻፉት። እስካሁን ይህን ነበር እንግዲህ

0: የተከበራችሁ አድማጮቻችን አሁን ደግሞ ወክቱን የተመለከተ የዜና ትንታኔ ሆነና ሻያው እንደምናደርክ በድጋሚ
1: ደህና ነኝ እንዴት አደርክ?
0: ደህና እግዚአብሔር ይመስገን። በጣም በሚገርም ሁኔታ ከ78 ዓመት በኋላ እቺ መርከብ ሁኔታ በጣም አነጋጋሪ የሆነ የመጣበት ነው። ይህም እንደው አንድ ትልቅ ክስተት ነው፣ ታሪክም የተሰራበት ነው። አልተሊና የተሰኘችው መርከብ ጉዳይ እንዴት ነው ይህን ያህል መነጋገሪያ ሆነው?
1: አዎ፣ በእውነትም እስካሁን መዲና እስራኤል ከተቋቋመችበት ጊዜ አንስቶ 78 ዓመት አስቆጠረች እና አሁን በ1948 ዓመተ ምህረት ላይ የመጀመሪያው የእስራኤል ጠቅላይ ሚኒስትርና የመከላከያ ሚኒስትር ዳቪድ በንጎሪዮን ነበሩ። አሁን መንግስት እስራኤል ነጻነቷን አወጀች እስራኤል በእሳቸው መሪነት። አዎ፣ በ1948 ዓመተ ምህረት ላይ መሆኑ ነው። አሁን ያ በሆነ በመንግስቱ በበነገታው ማለት ይቻላል እንግዲህ የወሰኑት ምንድን ነው? እስከዚያው በእንትን ላይ ሽምቅ ተዋጊ ድርጅቶች ነበሩ። ያኔ እንግዲህ እስራኤል በእንግሊዞች
0: ቅኝ ግዛት ነበረች
1: ስለነበረች፣ አሁን እነዚህ በሽምቅ ተዋጊ የነበሩት እንግዲህ በአንድ መከላከያ ሰራዊት አሁን ያለውን ጸሃል የመከላከያ ሰራዊት መሆን አለበት እንጂ የተለያዩ ድርጅቶች ተዋጊ ድርጅቶች መሆን የለባቸውም ተብለው፣ አሁን እንግዲህ የሁዲያን ሽምቅ ተዋጊ ድርጅቶች እንደ ሃጋና፣ እንደ ሃይጼል፣ እንደ ፓልማህ የመሳሰሉ ነበሩና አሁን ከነሱ መካከል የቀኝ ክንፍ
0: ክንፍና የግራ ክንፍ ተከተሉት።
1: አዎ፣ ሌሎቹ በንጎሪዮን ቡድን የግራ ክንፍ አይነት ነው ሲታየ ነበረ። እነዚህ ግን አክራሪ ወግ አጥባቂዎች ናቸው። አሁን ያንን የሃይጼልን ሽምቅ ተዋጊ ሲመሩት የነበረ የቀድሞ እስራኤል ጠቅላይ ሚኒስትር ምናምን ቢግ ናቸው እና አሁን ይህ ታሪካዊ መርከብ አልታሊና ከደቡብ ፈረንሳይ በርካታ ጦር መሳሪያዎችና እንዲሁም
0: አዲስ ገቢዎችን
1: አዲስ ገቢዎች ወደ 9 የሚሆኑ አዲስ ገቢዎች ነበሩበትና አሁን ወደ እስራኤል ባህር ዳርቻ መጀመሪያ ወደ ተላቢብ ባህር ዳርቻ ስትደርስ ይህንን ለመከላከያ ሰራዊቱ አስረክቡ
0: መሳሪያ ነበር እዛ መርከብ ላይ ይህን
1: አስረክቡ ሲባል፣ አሁን ሰዎች አዲስ ገቢዎችም አሉበት ሲባል አዲስ ገቢዎቹ በሰላም እንዲወርዱ በሚል በኦፋኪም የት ነው በኸደር አቅራቢያ ወደሚገኝ አካባቢ ሄደው አዲስ ገቢዎቹ ወረዱ በሰላም። ከዛ በኋላ ግን የጦር መሳሪያ በመርከቧ ያለውን አናስረክብም አሉ።
0: እናስረክብም መሳሪያውን በወቅቱ የነበሩት እንግዲህ መከላከያ ሰራዊት በአንድ ላይ ጸሃል የሚለው ተገንብቶ ነበርና ሙሉ በሙሉ ይህ መሳሪያ ለጸሃል መረከብ አለበት ሲሉ፣ አይ ምን አይም በጊም ደግሞ አብዛኛውን ለመከላከያ ሰራዊት ለጸሃል እንሰጣለን፣ ነገር ግን ኢየሩሳሌም አካባቢም የኤጽል የሆኑት እስካሁን ኢየሩሳሌምም ተወጥራ የነበረችበት ኢየሩሳሌም ተከባ የነበረች ነው፣ ለእነሱ ከፊሉ መሳሪያ ሊሄድ ይገባል ይሆን፣ በዚያ ለመስማማት ተፈጠረ።
1: አሁን በዚህ ግርግር ምንድን ነው የተፈጠረው? ተኩስ ነው። የእስራኤል መከላከያ ሰራዊት መድፍ በቀጥታ ይሄን
0: ወደ መርከቧ
1: እሳቸው በመርከቧ እንደነበር ታሪኩ
0: ይታወቃል። ምናይም በቂ መርከቧ ላይ አሉ
1: ተርፈዋል።
0: አዎ፣ ቆስለው ነው የወደው ዳንቴዝ በመጠው
1: ዛንሳት። አሁን ከዛ በኋላ ያ በርካታ ጦር መሳሪያ የጫነችው መርከብ ሰመጠች። አሁን ከዛን ጊዜ ጀምሮ ንብረት ነው በእውነት እንዴት ትልቅ ታሪክ ያለባት መርከብ ብዙ ፍለጋ በቂ ፍለጋ ሳይደረግባት ቆይቷል ለብዙ ዓመታት ያህል። አሁን እስካሁን ከ78 ዓመት ቆይታ በኋላ ለመጀመሪያ ጊዜ የባህር ውስጥ ሰምጣ ጥልቅ ባለው ሁኔታ ተገኘባት። አሁን እንግዲህ ስትጋለጥ ውስጧ ብዙ ምን ይዛ ነበረ? ምን አይነት እቃዎችን ምን አይነት ጦር መሳሪያዎችን ጭነው ነበረ? አሁን ለተተኪው ትውልድ የሚነገር የሚተረክበት ተገኝቶ አላሁን በጣም የሚያስገርም ነው
0: የሚያስገርም ነው ቀድሞው ተቀምሲ ምንም በቂም ልክ መርከባ እንደተመታች ሳቸውም ዛ ነበሩ ያው ባልደረቦቻቸው ወደ ምዟቸው ወረዱና ቀጥታ ያመሩትም ከዛ የኤጽል እሳቸው የሚመሩት የመከላከያ ሰራዊትም ከተረዱ ጣቢያ ነበሩን ወደዛ ሄደው በምንም ተአምር ለዚህ አጠፊታ መልስ እሰጣለሁ እንዳትሉ ምንም አይነት የወንድማማች ጦርነት አስፈልግም ብለው በመናገር ያው ሊቀጣጠል የነበረውን ጦርነት እንዳስቀሩት በታሪክ ይነገራልና በጣም የሚገርም
1: ነገሩ በታሪክ በእስራኤላውያን ታሪክ በዚህ በእስራኤል ሀገር የነበሩ በወንድማማችነት ጦርነት ተብሎ ይነገራል ይህ ነበር በዓለ መግባባታቸው በተነሳው ክርክር ምክንያት እንግዲህ እንደገና እንትን ብለው ሁኔታው እንዲረጋጋ የወንድማማችነት ጦርነት እንዳይሆን
0: ያው ምናይን በጊናቸው ለዚህ በጣም ሊመሰገኑም ይገባል በሰዓቱ የተደረገው ክስተት መሆን ያልነበረበት ነገር ነው ጠቅላይ ሚኒስትር ቢናሚን ናታንያሁ ልጄን ኢራን ለትገል አቀዳው የሚቀድ እንደነበረ ተናገሩ በዚህ ምክንያትም የሚደረግለት ለልጆች የሚደረገው ጥበቃ የቅንጦት አይደለም የነፍስ አድኖ በማለት የተናገሩት ነገር አለ ብዙ መነጋገሪያ ነው ይህን እንዴታየው
1: አዎ ጠቅላይ ሚኒስትር ቢናሚን ናታንያሁ ትናንት ምሽት በአሩጽ 14 ቴሌቪዥን ጣቢያ ላይ በተደረገላቸው ቃለ ምልልስ ለመጀመሪያ ጊዜ ይህን ነገር ለህዝብ ይፋ አደረጉ ከሁለቱ ወንድ ልጆቻቸው መካከል አንዱን ኢራን ለመግደል የሞከረች መሆኑን ተናግረዋል ግን እንግዲህ ጥበቃ የነቃ ጥበቃ የራሳቸውን ጥበቃ ይደረግላቸዋልና በነዛ ጥበቃ ባይኖር ያው ይገደሉ ነበርና አሁን አንዳንድ ተቃዋሚ ከፖለቲካ ተቃዋሚ ኃይሎች ለምንድን ነው እንደ ቅንጦት አይነት ነው እያሉ ሲተቹ ነበርና ይህን ነገር እውነቱን ተሳቸው ተናገሩ አሁን ከዚህ ጋር በተያያዘ ደግሞ አሁን በፖለቲካ የአሻር ፓርቲ መሪ ሆኑት ጋቢ አይዝንኩት እሳቸው እስካሁኑ የጥበቃ የደህንነት ጥበቃ የሻባክም ጥበቃ አይደረግላቸውም ነበርና ይህን በተመለከተ የተለያዩ ሰዎች ባቀረቡት አቤቱታና ጥሪ ምክንያት ለዚህ ምላሽ ሰጥተዋል ጠቅላይ ሚኒስትር አዎ በእስራኤል መንግስት መመሪያ ህግ መሰረት አንድ እጩ የጠቅላይ ሚኒስትር ለመሆን ለሚወዳደር አዎ የራስ ጥበቃ ይደረግለታል ብለዋል።
0: ጥሩ ሻየው ናምሰግናለን ከሞላ ጎደል እንግዲህ ጧቱ ዜና ይሄን ይመስል ነበር እግዚአብሔር
2: ይስጥልን። ኩራትና ኩራን አድማጮቻችን ከዚህ በመቀጠል የኮምፒውተር ባለሙያ መሐንዲስ ከማልኺ ፍስሐ ጋር ቀጣዩን ቃለ ምልልስ እናካሂዳለን። በዋናነት በዘመናዊ ቴክኖሎጂ ጥቅሙ በጣም ለህዝብ በጣም ከፍተኛ መሆኑ ቢታወቅም ከዚህ ጎን ለጎን ደግሞ ጎጂ የሆኑ ድርጊቶች ይፈጸማል። ይህን በተመለከተ የኮምፒውተር የማክሸብ ባለሙያ መሐንዲሶች ምን ይመክራሉ? ማልኪ ፍስሐ ጤና ይስጥልኝ እንደምን አለ?
3: ጤና ይስጥልኝ አቶ ይሻየው ደግሞ
2: ደህና ነህ? እግዚአብሔር ተመሰገነ። ወንድ ዛሬ ይገርማል በጣም ያየር ጸባይ ሁኔታ የሙቀቱ መጠን እንዲያው ባልተለመደ ሁኔታ ሞቃታማ ሐሩር ነው የሆነው በዚህ ያለፉት ቀናትን ጨምሮ ያካባቢያችሁ ደስ ነው። እኔ ከዚህ በኢየሩሳሌም ከተማ ከከፍተኛ ተራራማ ቦታ አካባቢዎች ነው የምንገኘው። የእናንተ አካባቢ እንዴት ነው መልኪ?
3: ያው ሙቀቱ ጉዳይ ያየር ንብረቱ አው ተለዋውጧል ብዙ ለውጣል የሙቀቱ ከፍተኛ ደረጃ ደርሷል። በአሁኑ ሰዓት ወደ 36 ዲግሪ ሴንቲግሬድ ደርሷል በእኛ አካባቢ።
2: ከኛማ ወደ 40 ዲግሪ ሴንቲግሬድ በጣም ይገርማል። በጣም የጋለ ሞቃታማ ነው። እንዲህ ማንደው በዮርዳኖስ ሸለቋማ ቦታዎች ከእስራኤል አዋሳይ ድንበር አካባቢ በጣም ወደ 40 ዲግሪ ሴንቲግሬድ ሆኗል ይባላል። እንግዲህ ምናልባት የአየር ጸባይ ተመራማሪዎቹ እያሉ ያሉት ምንድን ነው? ወደ ነገ ወዲያ አርባ አካባቢ ከሰነበተው በመጠኑ ይቀንሳል ብለውናል። እሰዬ ማልኪ፣ አንተ በእውነት የኮምፒውተር ባለሙያ መሐንዲስ እንደመሆን መጠን ታሁን ቀደምም ባደረግነልህ ቃለ ምልልስ በጣም ጠቃሚ የሆኑ ምክሮችን ለአድማጮች ያስተላልፈሃልና በአሁን በዚህ ቀጣይ በማድረግ ሳይበር ማለት ምን ማለት ነው? እስኪ ንገረን።
3: በጣም ቆንጆ ጥያቄ ነው። ሳይበር ማለት እንግዲህ በመጀመሪያ ጊዜ ሳይበር እንደ አውሮፓ አቆጣጠር በ1984 ዓመተ ምህረት ለመጀመሪያ ጊዜ በአቶ ዊሊያም ጊብሰን በተባለ ግለሰብ በጻፈው የኔትወርክ ኒውሮማንሰር በተሰኘ መጽሐፍ ውስጥ የተፈጠረ ቃል ቢሆንም በአሁኑ ወቅት ሳይበር ከልብ ወለድ ይዘት ወጥቶ በደንበኛነት ግለሰቦች ይነገራል። ሁልጊዜ ሳይበር የሚለውን እንሰማዋለን እና ማን እንደመሰረተው እና ማን መጽሐፉ እንደጻፈው ይህ ስም የወጣው ሳይበር ማለት ልክ ጫካ ውስጥ ስትገባ እንደ ጫካ የመርበቦች ጫካ ማለት ነው። እዛ ውስጥ ምን አይነት አውሬ ጨካኝ አውሬ እንዳለ እና እንደሌለ ማወቅ አይቻልም እና ስለዚህ በኢንተርኔት ወይም በድረገጽ በምንጎብኝበት ጊዜ መጠንቀቅ ያለብን ጉዳዮች አሉ። አንደኛ የማናውቃቸውን ቃላቶችን መጫን አያስፈልግም። እንደገና አንዳንድ ወደ ደብዳቤ መልክ በኢሜይል የሚላከው ደግሞ በሆነ የተለያዩ አስመስሎ ምስል እያደረጉ በሚልኩ ጊዜ አንተን ያን በምትጫነው ጊዜ ከነሱ መርበብ ገባ ማለት ነው። ከመርበብ ከገባ በኋላ ያለውን የአንተ ኢንፎርሜሽን በሙሉ ከነሱ በቀጥታ ያዩትና በኮምፒውተርህንም በቁጥጥር ስር ሊያውሉት ይችላሉ። ለምሳሌ ባንክ ሂሳብ ቁጥር ይኖራል። የተለያዩ ሂሳቦችን ሁሉ ከዛ ገብቶ አንተን መስለው ገንዘብን ከአንድ ባንክ ወደ ሌላ ባንክ ማሸጋገር ይችላል። በዚያ መልክ ብዙ ጥፋትና ጉዳት ሊያደርስ ስለሚችል አንዳንድ ነገሮችን መማርና ማወቅ በጣም አስፈላጊና ነው። ስለዚህ በአሁኑ ሰዓት በእኛ ህብረተሰብ በኩል ከኢትዮጵያ የመጣን ይሁዳውያን ባስመለከተ ጉዳይ ያው ይበልጡ ከአዛውንቶች ይህን ጉዳይ አያውቁትም እና መጠንቀቅ በጣም አስፈላጊ ነው። በተለይ የሚጠቀሙት ትንሽ እውቀት ያላቸው ሁሉ ትንሽ ማለት እንግዲህ መሰረታዊ የሆነ እውቀት ያላቸው ሁሉ ደግሞ መጠንቀቅ ያስፈልጋል። የተማረውም ቢሆን ያውቃል ማለት አይደለም። ስለዚህ በተለይ የሳይበር ባለሙያ የሆኑ ሰዎች አሉ እና የሳይበርን ባስመለከተ ጉዳይ ጠለቅ ባለ ሁኔታ የተረዱትና በዚሁ ሙያ የሰለጠኑ ሰዎች እንግዲህ ከእነሱ መካከል አንዱ ነኝ እኔ ነኝ እና ምክር መቀበሉ በጣም አስፈላጊ ነው እንጂ
2: መከላከያ ሳይበር እንደዚህ ያልታወቀ ሰው መረጃ ለመውሰድ ለማጥቃት እያንዳንዱ ግለሰብ የግል መረጃዎችን፣ ሂሳቡን፣ የባንክ መጠን፣ ሌሎችም የሚጠቀምባቸው ምስጢራዊ ቁጥሮች አሉ። የምንጠቀምባቸው በትክክል በድርጅቶች በኩባንያዎችም በዋስትና ሰጪ ኩባንያዎች ከነሱ ጋር ገንዘብ የሚሰበሰብበት የጡረታ ገንዘብ ወዘተርፈ አሁን የራሱ እያንዳንዱ የሚመለከት ነው እና ያንን ለመውሰድ የሚደረገው ሙከራ እንደ ሳይበር ጥቃት መኖሩ ሲታወቅ እንዴት መከላከል ይቻላል ወይ?
3: ብዙ መከላከያዎች አሉ፣ መሳሪያዎች አሉ። ፋየርዎል ይባላሉ። ፎርቲጌት የሚባሉ መሳሪያዎች አሉ። የኔትወርክ መሳሪያዎች ናቸው። ዲቫይሰስ ይባላሉ መሳሪያዎች ናቸው። ከእነሱ በመጠቀም በልዩ የሆነ ውስጣዊ ኔትወርክ በመፍጠር የድርጅቱ ብቻ የሆነ የራሱ የሆነ አድራሻ አለ፣ የድረገጽ አድራሻ አለ። በዚያ መሰረት መከላከል ይቻላል። ሆኖም ግን ከብዙ ጥረት በኋላ ከዚያም ለመድረስ የሚቻልበት ሁኔታ አለ። ብዙ ነገር አለ፣ ግን ብዙ ዓመታት ይፈጅባቸዋል ያን ከዚያ ለመድረስ። ስለዚህ በየጊዜው የፓስወርድ ወይም የይለፍ ኮዱን መቀየር በየአምስት ደቂቃ። ለምሳሌ በአሜሪካ ብንመለከት በየአምስት ደቂቃ ነው። በሲአይኤ ውስጥ በየአምስት ደቂቃ ሌላ ፓስወርድ ነው ወይም የይለፍ ቁጥር ወይም ኮድ የሚሰጠ በየጊዜው ይለዋወጣል። አውቶማቲካሊ ቶሎ እስከተቀየረ ማንም ሊገባ አይችልም እና በዚህ አይነት ሁኔታ ነው የምትከላከል። ሁልጊዜም በመጠባበቅ ነው። ለምሳሌ ወተት አሁን እንግዲህ በአካባቢ ድመት እንዳይገኝ መጠንቀቅ አለብህ። ድመት ካለ ያችን ወተት አጠፋት ማለት ነው። አሁን ልክ እንደዚህ ማለት ናቸው። እነዚህ በሳይበር የጥቃት ለማድረስ የሚያደርጉት ትግል በቃ በየቀኑ የዚህ አይነት ጥቃት በየሀገሩ አለ። ከመቶ 50,000 በበላይ እንደዚህ ሙከራዎች አሉ እና መጠንቀቁ በጣም አስፈላጊ ነው። ከአሁን በፊት እንግዲህ ብዙ ጥቃቶች እንዳደረሱ በተለያየ ሀገራት ይታወቃል። ማን እንዳደረገው ደግሞ የማይታወቅ እንዳይታወቅ አድርጎ የሚሰራ ነገር አለ። ማንነቱ አሁን ለምሳሌ እኔ ወደ አንተ ልልክልህ ከፈለኩኝ የእኔ ማንነትን ሳታውቅ በሌላ ፓስፖርት ማለት ነው፣ በሌላ ፓስፖርት ተጠቅሜ እኔ ሌላ ጀምስ ቦንድ ሆናል ወይም ጀምስ ቦንድ የቀድሞ ሳይሆን ጀምስ ቦንድ ዘኒው ወይ በአዲሱ ጀምስ ቦንድ ሆኖ ግን የእውነተኛ አይደለም የውሸት ፓስፖርት በመያዝ ከቦታው መግባት ይቻላል። የሚገባሉ ወይም ደግሞ ያንን ያንተን ኮድ በመውሰድ እንግዲህ ሁልጊዜ ያችን ብቻ የምትጠቀም ከሆንክ ማትቀይራት ከሆነ በቀላሉ ያንን ሰብሮ መግባት ከበድ አይደለም። እነዚህ አይነት ጉዳዮች እንዳይፈጠሩ መጠንቀቅ በጣም አስፈላጊ ነው። በአሁኑ ሰዓት እንግዲህ ወጣቶቻችን በዚህ ብዙ የሰለጠኑ ለዚህ ሙያ የተሰማሩ የእኛ ልጆች ሞልተዋል፣ ብዙ አሉ እና ደስ ይላል። ሆኖም ብዙ ህዝብ ደግሞ እንደዚሁ ለወደፊት ደግሞ መጠንቀቁ በጣም ጥሩ ነው። እንደገና ወላጆቻችን ደግሞ ማስተማር ማስረዳት ያልሆኑ ነገር በዚህ በዋትሳፕ የሚላካለ በተለያዩ የማህበራዊ ሚዲያ ወይም መገናኛ አውታሮች የሚላኩትን ሁሉ መጠንቀቅ ያስፈልጋል። በምታውቀው ሰው አስመስለው የስም ፎቶ ይልክና ቶሎ ድረስ አሁን ባንክ ቤቱ የሆነ ገንዘብ አለና ና ይልሃል። ይሄን ተጫነው ተለብለ አሁን ተራ ለመያዝልህ የተጫነው ያ ባንክ ያለውን በሙሉ ጠራርጎ ሊወስድብህ ይችላል። እና ብዙ ነገሮች ዘዴ አለ። ባንክ ቤቱን አስመስለው ባንክ አፖ አሊም ይላል። ርዕሱ ምልክቱ ሁሉ ምስሉ ሁሉ አንድ ሆኖ የዚህ አይነት መልእክት ይልኩብሃል። ወይም ደግሞ ገንዘብ ለምን ያወጣህ ይልሃል። ስብሃል ገንዘብና ወይም ደግሞ ሰው ሞክሮ ነበር ይልሃል። እውነት ይመስልህና ቸኩለህ አንተ ጣ ያረከው ጊዜ እዛ ወደ ያ ሰውየው ይህን የሳይበር ጥቃት የላከውን ተሳካለት ማለት ነው። ማነቆን ነገር
2: ማነቃጥሩ
3: ነው ለማለት
2: ያህል አካል በስልክ በባንክ ነክ ሲሆን፣ አዎ ጥንቃቄን በጣም ያስፈልጋል። ደወለስ ትግለክ በቀጥታ ለባንኩ ደውሎ እንዲህ አይነት መረጃ በጽሁፍ ደረሰኝ ብሎም ለምንድን ነው እኔ ባልሰራሁት ነገር ኮምፒውተር ካስፖማትም ገንዘብ ለመሳብ ለማውጣት አልሞከርኩም ይሄ ነገር ብሎ ማጣራት ጥሩ ነው። እግረ መንገዳችን አሁን ከዚህ በመቀጠል በእርግጥ የሳይበር ጥቃት ቀላል ነገር አይደለም። ትልቆችን የሀገሪቱን አንጋፋ ድርጅቶች፣ ኩባንያዎች፣ የአየር መንገድ፣ የሀሽማል የቴሌፎን መገናኛ አውታሮችን ወዘተርፈ የማይሰሩበት አጋጣሚ አለ፣ የሚያጠቁበት ወቅት አለ። እና እንዴት ትላለህ?
3: ያኔ አንዳንዴ ለሁለት ሰዓት ያህል ስራ ያቆማል። ግን አሁኑ በአሁኑ ሰዓት የበለጠ እየተጠናከረ ነው ያለው እና ጥበቃው በጣም ከፍ እያለ ሄዷል። እንደነበረው እንደ ድሮ አይደለም። በአሁኑ ሰዓት በጣም ይሄ አይነት ጥቃት እንዲደርስ እስከሚደርስ ድረስ አይጠብቁም። ብዙ ክልከላ አለ። ብዙ ከሰባት መዝጊያዎችን ታስቀምጣለህ እስከ 12 መዝጊያ በምሳሌ አድርጌ ነው መስለው እንደዚያ ቁልፍ ቁልፍ እያደረጉ አንዱ ቢሰብረው ሁለተኛው አይከፈትም፣ ወይም ሶስተኛው ቢከፍተው ሶስተኛው ተከፈተ፣ ሁለተኛው ተከፈተ። ከዛ በኋላ ደግሞ ለመግባት 17 በር አለ፣ የተዘጋ ቁልፍ አለ። ያንን ከፍቶ ሊገባ አይችልም። ቀጥታ አንደኛውና ሁለተኛው በሚሰብረው ጊዜ ምልክት ይሰጠሃል። እዚህ ሆነ ሞኒተር ታደርገዋለህ። ሞኒተር አድርገህ ስታየው ያንን ቶሎ ብለህ
2: ሞኒተር መቆጣጠሪያ
3: ነው። ያንን በዛ ትመተዋለህ። ያን ሊገባ የነበረው ይመታ፣ ለዛ ታከሽፈዋለህ። በማክሸፍ ብዙ ራሱን ጎድቶ ይሄዳል፣ ሳይገባ ይቀራል ማለት ነው። ያም እንግዲህ የዋና ዋና የሳይበር የጥቃት አይነቶች ያው አንደኛ የፊሽንግ የሚባል አለ፣ ማልዌር የሚባል አለ። ጥቃት የተጠቂውን እንግዲህ ድረገጽ በሐሰተኛ ሰነዶች እያቀረቡ የሚፈጸም የጥቃት አይነት ነው። ስፓም ደግሞ የሚባል አለ። ስፓም ደግሞ بذات يالو يأطفينت تلقو يالاتشو
2: سبامن اندى فيروس عينات نولو
3: اندى قشاشا قشاشا لازم بلم الدردرو اندى زيان بذو يابزا بال دوبليكيت يارقوال درمو بذات يالو انا
2: يأطفينت
3: تلقو يالاتشو ايميلو چن بملاك ايميل يلقنا بملاك يميفتسم يتكات عينات نو انجدية سلام تبلو ميتارو
2: بتام ترو
3: فيشينج فيشينج قدم ده تكاس كل فيشينج يميبالو يسايبر تكاس لغو يطلع يو يمتلع يميتلل يمزنجيا زريو چاچو بمتاكم اجمار واريو چيك تتاكاميو چ مستراو يهونو مرجو چل لممزو بكا لباساسات يميدرق يمهبراو مهندسنا تكات مهنون مرقا قتالب من مالتنا
2: بطان قرون
3: بإنفورميشن مرة دين النت أسترى الدر انجري يمي تاوتنا يهودي إنيا إنفورميشن سيستم سيمي دو ويمس سيكيريتي سيستم تولو انجري بانجري يتران تزي إيه عينت يتاوكال أزبزا يتكالاكالو قول كذي مجم يو لك آقر لماستبك وتادر من دمياس فلقاته لدقمو የሳይበር ጥቃት እንዳይደርስ በአገሪቱ ላይ እና የአገሪቱን ምጣኔ ሀብት መሆነ ሚስጥሯን እንዳይወጣ ወደ ባዕድ ወደ ሆኑ አገሮች መከላከያ ብዙ መሳሪያዎች አሉ ማለት ነው። ለዚህ
2: ማልኪ እጅግ በጣም እናመሰግናለን። እያልን እንግዲህ እንደምታውቀው በማክሸብ ማለትም በኮምፒውተርም ሆነ በዲጂታል ስማርትፎን በምንጠቀምበት ጊዜ በተለይ በማህበራዊ መረቦች ላይ በምንጠቀምበት ጊዜ በምን መጠንቀቅ አለብን እንዳንተ ምክር?
3: እንግዲህ በዚህ ቀደም ተጠቀስኩት በዋትስአፕም ሆነ በትዊተር ወይም በኢንስታግራም ዋትስአፕ ፌስቡክ የመሳሰሉትን ነገሮች
2: ቲክቶክ ቢሆን
3: ቲክቶክ ማለት ነው አሁን
2: በተለይ ዩቲዩብ ማለት ነው ተላዩ አፕ
3: ማንኛውም እነዚህ የሚዲያ እንግዲህ እነዚህ የመገናኛ ሚዲያዎች ናቸው ፌስቡክ እና ትዊተር ቲክቶክ ኢንስታግራም የመሳሰሉት የመገናኛ ማህበራዊ መገናኛ አውታሮች ናቸው። ዩቲዩብ መገናኛ አይደለም። ይሄ ብዙ ቪዲዮ በማስቀመጥ ከዛ በማጠራቀም ቆይተን የምታይበት ነው። ዜናም ሆነ ሌሎችም በዚያ ሳይሆን የሚተላለፈው በእነዚህ ሚዲያ በመገናኛ ነው። ከአንተ የሚደርሰው ቀጥታ ወደ አንተ በሚመጣበት ጊዜ በስልክ በግል ስልክ ያንን ሊንክ ወይም አገናኝ በዚያ አገናኙ ያን መጥለፊያ መጥለፊያ ነው። አንተን የሚጠልፍበት ነው። ያንተን ኢንፎርሜሽን በሙሉ ጠልፎ ወደ እሱ የሚወስድበት ዘዴ እስከሆነ ድረስ የማይታውቁትን ወይም የማናውቀውን መገናኛ በኢሜይልም ሆነ በዋትስአፕም ሆነ በትዊተር ሆነ በቲክቶክም ሆነ የሚላከው ሁሉ
2: ከፈትኩት ነው የሚያጠቃ። ያን ሊንክ የማላውቀው ያን ጭቆን ካደረግኩት ከፈትኩት ማለት ነው። ያ ከሆነ ነው
3: ተያዝክ ማለት ነው። መክፈት ሳይሆን ተያዝክ ማለት ነው። ተጠለፍ ያነ ልክ በኢትዮጵያ ያለን አንዳንድ ልጆች ኮኬ አጠምዱ ነበር አይደል? ማፈር ያለ ያን ምግብ አለ ብላት ነካስ ታደርገው ጠልፍ ጠልፎ ይዛታል። እንደዚያ ማለት ነው። ይሄ ማታለያ ነገር ይልኩና በአጭሩ የሚጠልፉበት ስለሆነ ያንተን ኢንፎርሜሽን የሚጠልፉበት ዘዴ ስከሆነ ድረስ እነኝ የመሳሰሉትን ነገሮች ጥቃት እንዳይደርስብን መጠንቀቁ በጣም አስፈላጊ ነው።
2: ጥሩ። እዚሁ ጋር እንግዲህ ከአጭበርባሪ ድርጊት እንቅስቃሴዎች ጥቃት አለ። በዚህ በሚዲያ በኮምፒውተር አማካኝነትና የውሸት መለያ የሆነ አይኮን ልበለው ወይም አርማ አይኮን አያንዳንዱ
3: ምስል ነው።
2: አዎ ምስል አለው። ከዚሁ ጋር ሊንክም ቅድም ማገናኛ ያልከው ቅሹሪ ትንሯልን በብራይስ የማናውቀው ሰው ይልካሉ። ቴሌፎናችን ምን አግኝቶ በቴሌፎን በኩል ከኢንተርኔት ጋር የተያዘ ስለሆነ ያንን ይልካልና ያን አይኮን ምስል ያን ምስል ከህጋዊ መንግስታዊ ተቋማትን አስመስሎ كبيتو حلوميم كمهبراي قداي ويم كهكاوي كمنقسم سرابي توشين يمسل بحاسات ميلوكو بتاقات عميان لنا بزي بمن متنقق ياسفل قال
3: ያው ቀደም እንደተከስኩት ነው እንግዲህ የተመሳሳይ ጥያቄ ነው ቀደም እና በጣም ቆንጆ ጥያቄ ነው ይሄን ለመጠንቀቅ ምን ጊዜም አገናኝ ሆኖ መጥለፊያ በኢሜል የሚላኩት ሁሉ ቶሎ ብለን ሳንቸኩል ጥናት ማድረግ አለብን የማን ላከው የላከው ላኪው ማውቀው ነው ወይስ ማላውቀው ሰው ነው ማላውቀው ከሆነ ወዲያውኑ መሰረዝ ያስፈልጋል መሰረት በቀጥታ ኤስኤምኤስ የሚላክ አለ። በዚህ ሾርት ሜሴጅ የሚባለው አጭር መልእክት የሚላክበት ያንም ቢላክ እንደዚህ አይነት የሚላክበት ነው። ሁሉ የማታውቁትን መሰረዝ ይመረጣል እንጂ ማላውቀው ሰው የላከውን ሁሉ መሰረዝ አለ። ቀር ግን ካልሆነ መጥፎ ጉዳይ ውስጥ መግባት ማለት ነው። እና ስለዚህ መጠንቀቅ በጣም አስፈላጊ ነው። የማናውቀውን አድራሻው ላኪው ማንነቱ ያልታወቀ መቀበል የለብኝም።
2: በጣም ግሩም ወደ ማጠቃለያ ያልመጣ ነው። እንግዲህ በዚህ ዙሪያ በቀላል ባንድ ፕሮግራም በቃ የሚባል ነገር አይደለም። እንግዲህ በሞባይል በምንጠቀምበት ጊዜ በማህበረሰባችን አሁን በአብዛኛው የአረንጓዴ የዋትስአፕ አይኮን ወይም መተግበሪያ በብዙ ሰዎች የሚታወቅ ነው። በዛም አማካኝነት መረጃ ልውውጥ ሸር የማድረግና አሁን ብዙ ፎቶዎች ብዙ ፊልሞች ይደርሰናልና ያን የቴሌፎናችን ወይም የኮምፒውተራችን ዲስኩ በቃ መቀበል ከማይችልበት አጋጣሚ ያለና በዚህ ምን ትመክራለ?
3: እዚሁ እንግዲህ በዚህ ላይ ቆንጆ ጥያቄ ነው። እንግዲህ ዋትስአፕ ብዙ የቤተሰብ አለ የጓደኞች አለ አብሮ በትምህርት ዓለም በነበርን ጊዜ የነበርን እንግዲህ ያለንን ግንኙነታችን ለመጠበቅ የዋትስአፕ ግሩፕ ተከፍቶ በዛ የምንገናኝበት አለ አይደለም?
2: አሁን
3: እና ያንን ይሞላል ወልጊዜ የሚላከው ሚዲያው ወይም መገናኛው በሙሉ በጣም ብዛት አለው። ያ በሚሞላበት ጊዜ ቶሎ ብሎ መሰረዝ ነው። አየው አነበብከው መልእክቱን ተቀበልከው ማስቀመጡ ምንም አይረዳም። ዝም ብሎ መደርደር አሁን ትሞላ መቀመጫ የለም ወሰን የለለው ይሆናል። ስለዚህ ይጨናነቅና ክራሽ ያደርጋል። ክራሽ ማድረግ ማለት ራሱን ይጥላል ከአቅሙ በላይ ይሆንና ይዘጋባል። ዋትስአፕን ለመክፈት አትችልም፣ መልእክት ለማላክም አትችልም፣ ለመቀበልም አትችልበት ደረጃ ይደርሳል። እና ስለዚህ አስቀድሞ እነዚህ ቪዲዮ የሆኑትና እነዚህ በቴክስት የሚላኩት ሁሉ መሰረዙ ክሊር ማድረግ ማጽዳት ያስፈልጋል። ሁልጊዜ ማጽዳት እንጂ መጠበቅ ማስቀመጥ ይቺ ጠቃሚ መልእክት ስላላት ልጠብቃት ማለቱ አያስፈልግም። ወደ ኮምፒውተር ወይም ወደ ሌላ ማስቀመጫ ማስተላለፉ ይሻላል እንጂ በስልኩ መጠበቁ ተገቢ አይደለም። ጥሩ አይሆንም። ብዙ ጃንክ ይመጣል፣ ብዙ ቆሻሻ ማጠራቀሚያ ማለት ነው። ቦታው ሲሞላ ደግሞ ብዙ ችግር ያመጣል፣ ይከብደዋል። ልክ መኪና ጭነት ከበዛበት ጎማው ይፈነዳል።
2: እንዲያው ይገርማል። ባለፈው እንዲያው ባንድ በዚህ ዋትስአፕ መቼ ብዙ የሚያስቅ ሁኔታም እንሰማለን። ጥሩ ገንቢ ትምህርት መረጃ የሚደርሰናል፣ ግን በአብዛኛው ጎጂ የሆነ አላስፈላጊ የሆነ ንግግሮች በስራጦን ወይም በፊልም አማካኝነት ይደርሰናል። እንዲያው ለጀሮ የከበደ ነገር ሁሉ ይደርሳል። አሁን ግን በቅድም የተነጋገርንበት እንግዲህ በዲስኩ ሰብስቦ ተጫጭኖ እስከማይቀበልበት ደረጃ ቴሌፎኑ መስራቱን ያቆማል። ያን እንዳይሆን አንተ መከራሃል። አሁን አንዷ ሰትዩ ምን አለች? የእጅ ቴሌፎኔ ሞልቶ እንደ የሳር እንደበላ በሬ አይነት ተነፋፍቶብኛል፣ ምን ላደርግ አለች። ያስቃል አይደል?
3: አዎ ልክ የሆነ ሳር የሚበላ
2: ሙጃ እንደበላ በሬ ነው ያለች እንጂ
3: ሙጃማ ሌላ ነበር እንጂ እነዚህ ሆዳቸው ሆድ ነፍቶ የሚገድል ነበር። የሆነ ሳር
1: ትብያው ኦኬ፣
3: እውነቷ ነው። ልክ ምሳሌዋ ትክክል ነው፣ እውነቷ ነው። ዘዲዋ እውነቷን ለምሳሌ ከመጠን በላይ ምግብ ከበላ ወደ እንደገና ቮሚት ነው የሚያደርገው አይደል? ይወጣል እና ሰውየው ችግር ላይ ሊደርስ ይችላል። የበላ እንደዚህ ሁሉም ነገር መቼም በመጠኑ ሲሆን ጥሩ ነው። ሁሉም በልኩ ነው መሆን ያለበት። ከልክ ካለፈ ጥቃት ያደርሳል ማለት ነው። እና ስለዚህ በኢንፎርሜሽን ብዙ ነገሮችን መጠበቅ አያስፈልግም። ማስወገድ፣ ወዲያው ማጽዳት፣ ከዛ ሁሉም ነገር በቀላሉ አዳዲስ ኢንፎርሜሽን ወይም መልእክቶችን
1: አፕሊካሲያም አለ መሰል አላስፈላጊ ወይም ፊልሞችን የሚያጠፋ ደግሞ አለ መሰለኝ።
3: ቆንጆ ጥያቄ ነው። ትክክል ነው።
1: ክፍያ አለበት
3: ማለት በአማርኛ አፕሊካሲያ ወይም አፕሊኬሽን ማለት መተግበሪያ ማለት ነው። መተግበሪያ መሳሪያዎች ናቸው። በእነሱ አማካኝ የምንሰራበት ነው። ያን ደግሞ አለመጠን ብዙ የማንጠቀምባቸው አፕሊኬሽን ወይም መተግበሪያ መሳሪያዎች አሉ። እነዚያም ደግሞ ዲሊት ማድረግ ወይም መሰረዝ አስፈላጊ ነው፣ ወይም አንኢንስቶል ይባላል። መንቀል ያስፈልጋል። እዚያ ማስቀመጥ የለብንም እና አስፈላጊ ያልሆኑትን እንደገና ባትሪው ቶሎ እንዲያልቅ የሚያደርግ አፕሊኬሽን አለ። ያን ሁሉ
1: መተግበሪያዎች የተደረደሩ እነሱ
3: እነዚህ መፍለቀቅ መሰረዝ አለብን። መርጠን መርጠን እንግዲህ መሰረዝ ያስፈልጋል። ይህም አንጠቀምባቸው መተግበሪያ በዚህ በስልካችን ላይ የምናያቸው ከመጀመሪያው ገጽ ላይ እነዚያን ማስወገዱ አስፈላጊ ነው።
1: ወይም ማልችል ከሆነ የኮምፒውተር ባለሙያ ቴክናይ ባለሙያ
3: ወስዶ የሚሰራህ ባለሙያ ወስዶ ማሰራት ሄዶ እንደምንም ብሎ ሂዶ እዚያ መቶ ሸቄልም ከፍሎ ያን ነገር ሁሉ በሙሉ ያጸደዋል።
1: እንትን ማልኪ የኮምፒውተር መሐንዲስ ባለሙያ ነህ። አሁን የሚችሉ ሰዎች አሁን የስማርትፎን የእጅ ቴሌፎናችን የተሰበሰበውን ፋይል ፎቶግራፍም ሆነ ፊልም የተሰበሰበ አለ። እሱን በእንትን ከኮምፒውተር ጋር ማስተላለፍ ይቻላል። የእጅ አስተላልፎ እዛ በኋላ
3: ዳውንሎድ ማድረግ ይቻላል። አዎ በጣም ቆንጆ ጥያቄ ነው። ብዙ ፎቶዎች አሉ በዚህ ጋለሪ ከሚለው እዛ የፎቶ ማጠራቀሚያ ያለው መሰብሰቢያ ወይም ማጠራቀሚያ ያለው በሙሉ ወደ ኮምፒውተር ሰፋ ያለ ቦታ ያለው ሀርድ ዲስኩ ሰፊ የሆነ ብዙ ክፍል ያለው ልክ እንደ ሰባት ክፍል ቤት ያለው ሰው አለ አይደለ? 12 ያለው አለ እንደንት ነው። በዚያ እዛው ዳውንሎድ ማድረግ ይቻላል፣ ማስተላለፍ ይቻላል። እንደዚህ አድርጎ ደግሞ ነፃ ማድረግ ይቻላል ስልኩን። ከዛ በኋላ ስልኩን እንደ አዲስ አድርጎ መጠቀም ይቻላል።
1: አሁን በአይክላውድ ፋይል የሚሰበሰብ አለ፣ ልክ እንደ ሰማይ ደመና ላይ አይነት በለው አይክላውድ ሆኖ ይሰበሰባል። ያን ሁሉ እንግዲህ ያንን በሌላ ጊዜ በፈለግነው ጊዜ መልሰን መቀበል እንችላለን አይደል?
3: አዎ፣ ወደ ነገና
1: እዚህ በጣም ቆንጆ ጥያቄ። ለምሳሌ ስልክ ቢጠፋ ቢሰበር፣ አቸው ባዬ የፕሮግራሙ መስላል የሳይበርን በኮምፒውተር ጠቃሚና ጎጅነት ስላለው ነበረ። እንግዲህ ያለው ልክ 7 ሰዓት ላይ ፕሮግራማችን መጠናቀቁ ነው።
0: አመሰግናለሁ ለጠናከሩና ቲብሊክማን ምስጋና ያደረሰው ሳየው፣ ለአንተም እንግዲህ ከአንተ ጋር ቀን ላይ እንገናኝ።
1: አመሰግናለሁ።
0: አድማጮቻችን እጅግ በጣም እናመሰግናለን አብራችሁ ስለቆያችሁ። መልካም ቀን።

0: ትና ክብራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አላችሁ? የለተማክሰኞ የከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜን እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሺ ዩድ ቤት በኤሉል ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ኦገስት 25 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ነሐሴ 19 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ናቲ ብላንኬት ስቱዲዮ ተረኛ አስተናጋጆች ሻያው ደግና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና ወቅታዊ ዘገባ ሳምንታዊ የጤና ፕሮግራምና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻያው ደግ ይቀርባል።
1: ሰጠኝ ዘመና መሰግናለሁ። አርስተ ዜና የመምራን ማህበር ሂስታድሩት አሞሪም ዋና ጸሐፊዋ ወይዘሮ ያፋ ቤን ዳቪድ እንደገለጹት የትምህርት አዲስ ዘመን ከሳምንት በኋላ በመደበኛ ሁኔታ ይከፈታል አሉ። እስራኤል ለሰላም ምክር ቤት ካዛ ቀበሌ የሚላኩትም የፉኛ ትንኮሳ ለማቆም የሶስት ቀናት ጊዜ ብቻ ሰጠች። ጠቅላይ ሚኒስትር ናታንያሁ ኢራን ከአንደኛው ልጃቸው መካከል አንዱን የግድያ ሙከራ ለማድረግ ማሰባቸውን በይፋ አስታወቁ። ናታንያሁ ትራምፕ አስተዳደር በኢራን ላይ ያወጀውን የኢኮኖሚ እርምጃ ማዕቀብ አደነቁት። በእስራኤል አረብ ማህበረሰብ የእርስ በርሱ ግጭት አምባጓሮ ቀጥሎ ትናንት ማታ ሁለት ሰዎች በጥይት ተመትተው በከባድና መካከለኛ ሁኔታ ቆሰሉም። ግብጽ የፍልስጤማውያን የተለያዩ ድርጅቶች ስብሰባ ለማድረግ እየሰራች ነው የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የመምህራን ማህበር ሂስታድሩት አሞሪም ዋና ጸሐፊዋ ያፋ ቤን ዳቪድ እንደገለጹት የትምህርት አዲስ ዘመን ከሳምንት በኋላ በመደበኛ ሁኔታ ይከፈታል አሉ። በማንኛውም የተስተካከለም የሥራ ቦታ ከጠዋቱ 8 ሰዓት እስከ ቀትር በኋላ 4 ሰዓት የሥራ ሰዓት አለ። ትመጣለህ፣ ጨርሰህ ደግሞ ወደ ቤት ትሄዳለህ። አምሮህም ነፃ ይሆናል። ለቤተሰብህም የግል ጊዜ ይኖርሃል። በትምህርት ሙያ ላይ ግን ሥራው ወደ ቤትህ ይዘው ትሄዳለህ። ስልክ የመምሮ የግል ንብረት ነው። ስለዚህ ከመምራንና ከመልካም አስተዳደር አካላት ጋር በመሆን ያለ ዋትሳፕ የሚደረግበትን የመገናኛ መንገድ ይወሰናል። በእግዚአብሔር መልካም ፍቃድ ሁላችንም የትምህርት ዘመኑን በመክፈት ሲከፈት በጣም ደስተኛ እንሆናለን ብለዋል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ትናንት ምሽት ኢራን ከአንደኛው ልጃቸው የግድያ ሙከራ ለማድረግ ማሰቧን ገለጹ። ከ14ኛ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ናታንያሁ በተለይም በምርጫ የህዝብ አስተያየት መስጫዎች ላይ በግንቦት በግንባር ቀደምትነት የሚመሩት የአሻር ፓርቲ ሊቀመንበር ጋዲ አይዘንኩት በህጋዊ መንገድ ጥበቃ ስላልተደረገላቸው በቤተሰባቸው ጥበቃ ላይ በህዝብ ዘንድ ለቀረበው ትችት ምላሽ ሰጥተዋል። እሳቸውም ከሻባክ ማለትም የእስራኤል ደህንነት አገልግሎት ኃላፊ ጋር ተነጋግረው ለጠቅላይ ሚኒስትርነት እጩ ለሆነው ተወዳዳሪ በህጉ በተፈቀደው መሰረት የሚገባውን ተገቢውን ጥበቃም እንዲደረጉ ጠይቄያለሁ። ስለ ልጆቼ በተመለከተ ግን እጅግ የሚያስገርም ነገር አለ። ኢራን አንደኛውን ልጅን ዓላማ አድርጋ ነበረ፣ እሱን ለመግደል ሞክራለች። ስለዚህ ይህ ጥበቃም የቅንጦት አይደለም ብለዋል ናታንያሁ። ከአዛ ቀበሌ ወደ እስራኤል የሚወነጨፉ ፉኛ ብሎኖች ላይ በተመለከተ የእስራኤል ትናንት ለሰላም ምክር ቤት እንደ

0: አካባቢዎች ዓላማ ያደረጉት ሁለት ፉኛዎች ተገኝተዋል። አንደኛው በቂቡጽ ናሃል ኦዝ እንዲሁም ሌላኛው በቂቡጽ ረኤም አቅራቢያ በሚገኝ ክፍት ቦታ ላይ ወድቋል። ግብጽ የፋታህ የፍልስጤም ነጻ አውጪ ድርጅትን እንዲሁም የሐማስ ድርጅት ጨምሮ ሁሉንም የፍልስጤም ቡድኖች በአንድነት ለመሰብሰብ ፍላጎት እንዳላት አሻርክ አልአውሳት የተባለው ጋዜጣ ዘገበም። አንድ የዜና ምንጭ ለጋዜጣው እንደገለጸው የግብጽን ጥረት ስኬታማ ለማድረግ የፍልስጤም ባለስልጣን ፕሬዝዳንት አቡ ማዘን የፍልስጤም ባለስልጣን የራስ ገዛ አስተዳደር ሊቀመንበር አቡ ማዘን በስብሰባ ላይ ሊሳተፉ ይችላሉ የሚል ግምት አለ። ዛሬ ጠዋት በዛው በአዛ ቀበሌ በካሬም ሻሎም መተላለፊያ ኬላ በመቶዎች የሚቆጠሩ የአዛ አካባቢ ነዋሪዎች ወደ አዛ ሰርጥ የሚላከውን ሰብአዊ እርዳታ በመቃወም እና ሐማስ ትጥቁን ሳይፈታ መንግስት የፕሬዝዳንት ትራምፕን እግድ ሁለተኛ ምዕራፍ እንዳያፋጥነው በመጠየቅ ተቃውሞ ሰላማዊ ሰልፍ አደረጉ። የናሃል ኦዝ ቃል አቀባይ ዳኒ ረሃሚም ከኦክቶበር 7 በኋላ ሐማስ በአዛ ባለስልጣን ላይ እንዲቆይ መፍቀድ ሐማስ በአዛ ቀበሌ በስልጣን ላይ እንዲቆይ መፍቀድ የለበትም ብለዋል። የእስራኤል መከላከያ ሰራዊት ጻሃል የፓርላማ አባል የክነሴት አባል ጽቢ ሱኮት ከተፈቀደለት ውጭ ጥሶ ከሶስት የቀኝ ክንፍ እንቅስቃሴ አባላትና ከእስራኤል ሰራዊት አባላት ጋር በመሆን በሰማሪያ ቀበሌ ወደሚገኘው ማዳማ በተባለ የፍልስጤም መንደር በመግባት ለሽብርተኞች የተከለከለውን መታሰቢያ ማፍረስ የጀመሩበት ድርጊት አጥብቆ ተኮንኑ። የሰራዊቱ ቃል አቀባይ ባወጣው መግለጫ የክነሴት አባል ጽቢ ሱኮት የውሸት በተሳሳተ የሚያታልል መረጃ ለሰራዊቱ በመስጠት ተንቀሳቅሷል ሲል መከላከያ ኃይሉ ይህን የክነሴት አባል አጥብቆ ወቅሷል። የአልታሊና መርከብ ክስተት በተመለከተ ከኦስማ ዩዲት ፓርቲ የሆኑት የቅርጽ ሚኒስተር አሚሃይ ኤልያሁን እንደተናገሩት የእርስ በርስ ጦርነት ወንድማማችነት ጦርነት ማስወገድ የሚለው ትምህርት በወቅቱ እንደነበረ ሁሉ ዛሬም ቢሆን ትክክለኛ ለትምህርት የሚቀርብ ጉዳይ ነው ብለዋል። ከይህን ጉዳይ በተመለከተ የትራምፕ አስተዳደር ትናንት ምሽት በኢራን ላይ ያለውን የኢኮኖሚ እርምጃ ማዕቀብ ጀምሯል። የአሜሪካ ገንዘብ ሚኒስትር ቤሰንት በመላ ዓለም በሚገኙ ከስድስት በላይ ኩባንያዎች፣ ተቋማት፣ ግለሰቦችና መርከቦች ላይ ማዕቀብ መጣሉን ገልጸዋል። ወደ መጨረሻ ስናልፍ የአየር ጸባይ ትንበያ ዛሬ ከሰነበተው ሞቃታማ ነው የሆነው። እንደ ትንበያው ከሆነ የሙቀቱ መጠን ደረጃ በደረጃ ነገም ይጨምራል የሚል ትንበያ አለ። ለወቅቱ ከወትሮ የበለጠ ከፍተኛ ይሆናል። የሙቀቱ ጫና እየበረታ ይሄዳል። በሐሙስ ዕለት ምንም አይነት ለውጥ አይኖረውም። በዕለተ አርብ የሙቀቱን መጠነኛ ቅናሽ ያሳያል ተብሎ ይተነበያል። የዛሬ ሙቀትና ቅዝቃዜ በዲግሪ ሴንቲግሬድ ተለያዩና አካባቢዋ 32 ተለያዩ ከተማና አካባቢዋ 31 ሃይፋና አካባቢዋ 31 ሃይፋ ከተማና አካባቢዋ 30 በርሺባ ከተማና አካባቢዋ 35 ኢላት ከተማና አካባቢዋ 42 ዲግሪ ሴንቲግሬድ ይሆናል። ሰጠኝ የሳቱ ዜና እስከዚሁ ነው።
1: ሻያው ለዜናው እናመሰግናለን።

0: የተከበራቸው አድማጮች ወደ ወቅታዊ ዘገባ እናልፋለን። ሰጤ ዘመነ እንግዲህ ያለውን የፖለቲካ እስራኤሉ 26ኛው ብሔራዊ የክነሴት ምርጫ ከመካሄዱ በፊት እንዲያው የሚካሄደው የፖለቲካ እንቅስቃሴ ጥረቶች እንዴት ነው? የፖለቲካ ኃይሎች ፓርቲዎቹ ምን እየሰሩ ይሆን?
1: ያው እንግዲህ ሰሞኑንም እየተነጋገርን ባለነው መሰረት የፖለቲካ ፓርቲዎች ራሳቸውን ለማጠናከር አንደኛው ሌላኛውን ቀድሞ የተሻለ ድምጽ ለማግኘት የሚያደርጉት ጥረት አለ። አንድ ሁለት ሳምንት ያክል ይቀራል እንግዲህ ያንዳንዱ ዝርዝሩን ተወዳዳሪዎችን በእያንዳንዱ ፓርቲ ስር ማን ይወዳደራል ለመጪው ክነሴት ምርጫ የሚሉትን ለምርጫ ቦርድ የሚያስተዋውቁበት ጊዜ ሁለት ሳምንት ነው የሚቀር። ከዛ በፊት እንግዲህ አዳዲስ ፓርቲዎችም ይፋ ይደረጋሉ። ዛሬ እንደው ኦፌር ኢንተር የተባሉት በተለይ ደግሞ በመከላከያ ሰራዊቱ ለ34 ዓመታት ያክል የሰሩትና ብዙ ተጽዕኖ ይፈጥራሉ የሚባሉት የ55 ዓመቱ ኦፌር አዲስ ፓርቲ መመስረታቸውን ያስታውቃሉ ተብሎ እየተጠበቀ ነው። ሌሎችም እንደዚሁ ውህደት ይፈጥራሉ ተብሎ ይገመታል። ምክንያቱም አሁዛ ሲማ የሚባለውን ይሄ ለክነሴት መቀመጫ የሚያስገኘውን በግምገማዎች መሰረት የማያገኙ ፓርቲዎች ስላሉ ያንን ለማግኘት አንድ ላይ ይዋሃዳሉ ተብሎ ይጠበቃሉ። ብዙ ትንንሽ ፓርቲዎች በቀኝ ክንፍም በኩል በግራ ክንፍም በኩል በማዕከላዊ አቋም ያላቸውም ሁሉም የራሳቸውን አቋም በማጠናከር ለመጪው የ26ኛው የክነሴት ምርጫ ራሳቸውን ለማዘጋጀት ከፍተኛ ጥረት እያደረጉ ነው። ሁሉ ነገር ምርጫ እየሸተተ ነው ያለ ይሻየው።
0: ለዚህ ላይ እንዲያው ባጭሩም ጠይቅህ አውተን ተመልክተዋል። የምንድን ነው አዳዲስ ፓርቲ ተቋቋመ ተባለ። ይህ እንዴት ነው? በኦክቶበር 27 በሚካሄደው ጦርነት ብሔራዊ ምርጫ ላይ የብዙ ዜጎች ድምፅ እንዲያውቁ የከንቱ ከንቱ ይሆናል ብዬ ሰጋለሁ። እንዴት ነው?
1: ፓርቲዎች በበዙ ቁጥር እስራኤል ሀገር አንዱ ችግር እንግዲህ ትንንሽ ፓርቲዎች ይበዛሉ። እነዛን ደግሞ አጣምረ የጥምር መንግስት ሲባል እንግዲህ 5-6 አቋም ያላቸውን ፓርቲዎች አንድ ላይ ስትሰበስባቸው ላስተዳደር በጣም አስቸጋሪ ነው የሚሆኑ። አሁንም ባለፉት አመታት የተመለከትናቸው ጉዳዮች እንደዚህ ነው። ብዙ ፓርቲዎች ይበዛሉ፣ የጥምር መንግስት ውስጥ ይገባሉ፣ ሁሉም በአንድ አቅጣጫ ስለማይሄዱ ላስተዳደር አስቸጋሪ ይሆናሉ። በዛም ምክንያትም የህዝቡ አጀንዳ እየተረሳ ነው የሚሉ ብዙ ቅሬታዎች አሉ። ህዝቡ ብዙ በኢኮኖሚ በማህበራዊ ጉዳዮች በወጣቶች ዘርፍ በቤት ወጣቱ ውትድርና አገልግሎት ተምሮ ቤት የማይገዛበት ሁኔታ አለ። ለታዳጊ ልጆች ብዙ አገልግሎት መሰጠት አለበት። እንደምታውቀው የኢኮኖሚ ሁኔታ አሁን በአለም ላይ ብዙ ነገሮች እየጨመሩ ያሉበት ሁኔታ አለ። የሰራተኛው ደሞዝም ያልጨመረበት ሁኔታ አለና ህዝቡ የሚጠይቀውና ከላይ ፖለቲከኞች እያካሄዱ ያለው አንዳንድ ጊዜ እርስ በርስ የሚጣረስ ነው። እስራኤል ሀገርም የደህንነት ሁኔታ ከፍተኛ ቦታ የሚሰጠው ነው እና እስራኤል ባለፉት አመታት ያሉትን ጦርነቶችን በተለይ ይህን 3 አመት ውስጥ ብዙ ችግር ስለነበረ በአሁኑ ምርጫም እነዚህ ነገሮች የሚፈተሹ ነው መስሎ የሚታየኝ እና የህዝቡ አጀንዳ ላይ ትኩረት ተደርጎ መሰራት ያለበት ይመስለኛል። አንተ የምትጨምረው ካለ?
0: አይ ከዚህ ያው ተጨማሪ ነው እንግዲህ የምጨምረው ባይኖርም ወደሚቀጥለው ርዕሰ ጉዳይ መሸጋገር ነው እና
1: ጥሩ ወደሚቀጥለው ስናልፍ ያዘሰርጥ ፍልስጤማን እንግዲህ ወደ እስራኤል ፊኛዎችን ተንሰፋፊ መሳሪያዎችን መላካቸው ብቻ ይባል እንጂ እየተኮስ ነው ማለት ይቻላል። እንግዲህ የሚፈነዳ ነገር ይዘው ነው እንዲላኩ የሚያደርጓቸው እና ይሄ ደግሞ በጣም ለእስራኤል ደህንነት አደጋ ነው፣ ከጥቅምት 7 በፊት ወደ ነበረው ሁኔታ ይመልሰናል በሚል እስራኤል ለአዛሰርጥ የሰላም ምክር ቤት የ3 ቀናት የጊዜ ገደብ ሰጥታለች እና ይሄ ምክር ቤት እንደው ችግሩን ይፈታል ብለ ታስባለሁ?
0: በመጀመሪያ በነዋሪዎቹ በአዛ ቀበሌ ጎረቤት የሆኑት ኦቴፋዛ ለአካባቢ የሚኖሩ እስራኤላውያን በእውነትም በዚህ በኦክቶበር 7 በነበረው ጦርነት ምን አይነት ጥቃት እንደደረሰባቸው እና አሸባሪዎች በየሰፈሩ ወረው የፈጸሙት ጭፍጨፋ፣ ግድያ፣ በመቸውም የሚረሳ አይደለም። ይሄ በእንዲህ ይያል በእውነትም እነሱ ደህንነታችን እየተረጋጋ ነው፣ ሰላም ሊመጣ ነው፣ ቤታቸው ተተው ለደህንነታቸው ሌላ ቦታ ሄደው የነበሩ እስራኤላውያን እንደገና ሙሉ በሙሉ ባይሆንም መቸም ብዙዎቹ ወደ የሰፈራቸው ተመልሰዋል። ያው ወደ የቤታቸው ሲመለሱ ያዩት ምንድነው? አሸባሪዎች የሰባበሩት ያፈራረሱት ጥይት ጋጋ ጥይት የተኮሱበትን ሁኔታ ነው የተመለከቱና የእሳት ቃጠሎ በመኖሪያ ቤታቸውን የተመለከቱት። ያም ሆነ መልሰው ለመቋቋም ብለው በመንቀሳቀስ ላይ በሚኖርበት ጊዜ ደግሞ ከትናንት ወዲያ ጀምሮ ከሐማስ አሸባሪው የፉኛ ተንሳፋፊ መሳሪያዎችን ወደዚህ ሰፈሮች አካባቢ መላኩን ቀጠለና ይሄ ደግሞ ትዝታው ብቻ ሰቀቀን ነው፣ ቀላል አይደለም፣ ስጋቱን አለ። ይሄ ላይ
1: ማስታወሱት
0: አዎ ማስታወሱ አንድ ሰው ያሳለፈውን ስቃይ መከራ ይጎደዋል፣ ውስጡን ይጎደዋል። እና ይህንን በተመለከተ እንግዲህ የእስራኤል መከላከያ ሰራዊት ደግሞ ከባድ መጠነ ሰፊ የሆነ የማጥቃት እርምጃ እንዲወስድ በሚል እንግዲህ የፖለቲካ አመራር የጠቅላይ ሚኒስትሩ የመከላከያ ሚኒስትር ደግሞ በዚህ ጉዳይ ተነጋግረው አሁን ትራምፕ ያቋቋሙት የሰላም ምክር ቤት አላደ እሱ ደግሞ ይህን በተመለከተ አንድ መፍትሄ መስጠት አለበት አለ። ካልሆነ የሶስት ቀናት ጊዜ ብቻ ነው የሰጠች እስራኤል። ይህ ነገር ካልቆመ መጠነ ሰፊ የሆነ ከባድ ወታደራዊ ማጥቃት እርምጃ እንወስዳለን ብላ አስጠንቅቃለች።
1: ያስቀረዋል ወይ ነው አሁን ስጋቱን ያስቀረዋል ወይ የሚል አንዱ ትልቁ ጥያቄ ነው። እርግጥ ከወታደራዊ እርምጃ ከመውሰድ ሌላ አማራጭ የለም። ግን አሁን በዚህ ባለፉት ጊዜያት ለሐማስ ድርጅት ገንዘብ እንደፈለገው መተላለፉ የፈለገውን ነገር እንዲያደርግ እንዲሰራ እየተጠናከረ ነው ያለ እና ሐማስ አልተዳከመም። እንደውም እንኳን ሊሸነፍ አልተዳከመም። በፊት ከጦርነቱ ትላንትም በካን የ11ኛው ቴሌቪዥን ጣቢያ የነበረው ዘገባ ከጦርነቱ በፊት 30 ሺህ የሚሆኑ ታጣቂዎች ነበሩት፣ አሁንም 30 ሺህ ታጣቂዎች እንዳሉት ነው። እንግዲህ አስበው ያ ሁሉ እርምጃ ተወስዶ 3 ዓመት እስራኤል የሐማስን ድርጅት ቀጥቅጣ እንኳን ያውን ያክል ታጣቂዎች ካሉት ስጋቱ ከፍተኛ ነው የሚሉ አሉና ባለፉት ጊዜያት ገንዘብ ሲገባ ነበር በሚል በፊት መሪዎች አንዳቸው ባንዳቸው ይወቃቀሳሉ። ግን ደግሞ በአንድ በኩል ገንዘብ አላስገባም ለዛ ሰርጥ እርዳታ ይሆንም ካልክ ያ ሁሉ ህዝብ ሲራብ እስራኤል ትወቀስ ይሆናል። በሌላ በኩል ደግሞ ሐማስ ቀጥታ ገንዘቡን እያገኘ የሚፈልገውን ነገር እየገዛ እንደዚህ ተንሳፋፊ ነገሮችንም የጦር መሳሪያም ብዙ ነገሮችን በራሱ አቅም የሚሰራበት ሁኔታን የፈጠረለት ነገር አለ የሚሉ ጭቅጭቆች አሉ። ያም ሆነ ይህ ግን ይሄ አሁን ከጥቅምት 7 በፊት እንደነበረው አይነት ሁኔታ የሚመለስ ከሆነ ለእስራኤል ደህንነት አስቸጋሪ ስለሆነ የሶስት ዓመቱ ትግል የሶስት ዓመቱ ጦርነት ሁሉ ዋጋ ቢስ ስለሚሆን እስራኤል ጠበቅ ያለ እርምጃ ወስዳ ይህንን ድርጅት ማስታገስ እንዳለባት ነው ነዋሪዎቹ እያሳሰቡ ያሉት።
0: መፍትሄው በከባድ ወታደራዊ ማጥቃት እርምጃ በማድረግ በሙሉ አዛ ቀበሌን መልሶ መቆጣጠር ነው መፍትሄው። ሌላ መፍትሄ ያለ አይመስለኝም።
1: እስኪ እንግዲህ
0: ወደ ቀጣዩ ስናልፍ ሰጠኝ አሜሪካ በኢራን ላይ በኢኮኖሚ ዘርፍ ከባድ ማዕቀብ መጣሏና ኢራን ውጥረት ውስጥ ከቷታል። ኢራን ጦርነት ትጀምራለች የሚሉ ዘገባዎች ደግሞ እየቀረቡ ናቸው። እንዴት ታያል?
1: አዎ አሜሪካ እንግዲህ ያው እንደምናስታውሰው ከየካቲት 28 ቀን ጀምሮ በእስራኤልና በአሜሪካ ጥምረት ለ40 ቀናት ያክል በኢራን ላይ ጦርነት ተካሄደ፣ የጦር ዘመቻ ተካሄደ። ያ የጦር ዘመቻ የተፈለገውን ያክል ውጤት አለማምጣቱ ይታወቃል። እርግጥ ብዙ ጥቃት ብዙ ጉዳት ደርሶባታል ኢራን። ግን እስራኤልና አሜሪካ የፈለጉትን ነገር ለማምጣት አልቻሉም። ምክንያቱም የባሊስቲክ ሚሳይሎች ጉዳይ አለ፣ የኒውክሌር ጉዳይም አለ፣ ብዙ የዚህ የኢራን አስተዳደርም ያልወደቀበት ሁኔታ አለ። ያ ከአርባ ቀን ጦርነት በኋላ እንደምናስታውሰው በፓኪስታንና በካታር በሌሎችም አረብ ሀገሮች አሸማጋይነት የተኩስ አቁም ስምምነት ተደረገ ተብሎ የተኩስ አቁም ስምምነት እንግዲህ እስከ ዛሬ በሞላ ጎደል የቆየበትን ሁኔታ ተመልክተናል። ግን ያም ውጤት አላመጣም። ኢራን ወደ ክብ ጠረጴዛ መጥታ ለችግሩ መፍትሄ ለመፈለግ ስላል ጣረች በሆርሙዝ ጉዳይም በሌሎች ጉዳይም ክርክሩ ቆየና አሁን አሜሪካ አቅጣጫውን ቀየረችው በጦርነት ቀጥታ ከመግጠም ይልቅ በኢኮኖሚው በጣም ጫና ውስጥ በመክተት የኢራን አስተዳደር እንዲወድቅ ለማድረግና እንዲገረሰስ ወይም ደግሞ ወደ ክብ ጠረጴዛ መጥቶ ድርድር እንዲያደርግ ነው አላማው እየሰራም ነው ይባላል በአንዳንድ አካባቢዎች ኢራናውያን አደባባይ እየወጡ እየተቃወሙ ነው ብዙ የኑሮ ውድነት የቃ ሽያጭ ውድነት ሁሉ አለ በኢኮኖሚ እንግዲህ የተጎዳች ነው ምንም ጥርጥር የለውም ከዛ ጦርነት በኋላ አሁን ደግሞ መውጫ መግቢያ ስታጣ አሜሪካ አሁን በኢራን ላይ ብቻ ሳይሆን ማዕቀብ ያጣለች ከኢራን ጋርም የንግድ ግንኙነት በሚያደርጉ ሀገራት ላይ ማዕቀብ እንደምትጥል አስፈራርታለች አሁን ይሄ ኢራንን ወዴት ይሰዳታል ማለት ነው ነገሮችን ወደ ክብ ጠረጴዛ ለማምጣትና ሷም እዚህ ለማውጣት የአካባቢውን ሀገራት እንዲሁም የአሜሪካን ጥቅሞች ለመጉዳት ጦርነት ጀምራለች በሚል እንደውም ለፕሬዝዳንት ትራምፕ ማስጠንቀቂያ ሁሉ ደርሷል ነው የተባለና ይሄ መካከለኛው ምስራቅ ሁኔታ ውጥንቅጡ እየወጣ ነው በየቀኑ የሚሆነው ነው ምናይ ትራምፕ ሲናገሯቸው የነበሩ ንግግሮችም አንዳቸውም ተግባር ላይ ሲውሉ አላየንም አሁን ቀርበዋል እንፈራረም ነው ደርሰናል ሲሉ የተነበረው ደግሞ አሁን ወደ ኢኮኖሚ ማዕቀብ ተለውጧል የኢኮኖሚ ማዕቀቡ ምን ያክል ኢራንን ወደ ክብ ጠረጴዛም ለድርድር ያመጣታል የሚለው የሁላችንም ጥያቄ ነው
0: አው ለማጠቃለል ትናንት የዓለም አቀፍ መገናኛ አውታሮች ይፋ ያደረጉት እንደው በሞታል በኝነት ከመሞት ከበረሃብ ከመሞት ብሎ ምናልባት ጨረሻ ተስፋ የኢራን አምባገነና የስርዓተ መንግስት ምናልባት ዝተዋል በረጅም ርቀት ተምዘግዛግ ሚሳይሎች በአውሮፓ በሚገኙ የአሜሪካን ጦር ሰፈሮች እናጠቃለን ብለዋል ይህ ተግባር ላይ ከወጣ የጦርነቱን ያፋፍ ማለ ያባብሳል ወይም የአሜሪካ ምላሽ ደግሞ እንግዲህ ከባድ እንደሚሆነው እንግዲህ ለማንኛውም እስቲ እንከታተላለን
1: እናመሰግናለን
0: እሺ አመሰግናለሁ ሰጠይ ዘመን

0: አድማጮቻችን እንግዲህ ወደ ሳምንታዊ የጤና ፕሮግራም እናልፋለን። ይሻየው ዶክተር ዳንኤል ረዳይ በኢየሩሳሌም ከተማ ሀረጊሎ ሰፈር የክላሊት ጤና ጥበቃ ሐላፊና በየብሮ ዩኒቨርሲቲ መምህር ናቸው። ነው አንተ ነው ምንለው ይቅርታ እሱ ይገኛል። ጤና ይስጥልን መምህር።
1: ጤና ይስጥልኝ እንደምን አላችሁ?
0: እኛ ደህና ነን።
2: ምናልባት ዶክተር ለሶታ ያ ከፈለጉ ደግሞ ሶ ብንል
0: አይ ሚቀለን አንተና
2: አዎ መቼም አንድ ውይይት የጤንነትን ቋሚ በጣም ጠቃሚ ርዕሰ ጉዳይ ሆኖ በሳቅና በፈገግታ ስንጀምረው ስኬታማ ይሆናል ብዬ ነው ያልኩት።
0: ጥሩ ነው እንግዲህ በየጊዜው ለምሰጠን ሙያዊ ማብራሪያ በጣም ነው የምናመሰግን። ዛሬ እንግዲህ ጤናን አስቀድሞ የጤናን ሁኔታ ለማወቅ የሚደረጉ መደበኛ ምርመራዎች እንዳሉ ነው እና እስኪ ከዚህን ጀምር ዛም ጥያቄዎች እናቀርባለን።
1: አሁን እንግዲህ ህክምና ይህን የህክምና አለም በምንመለከትበት ጊዜ አሁን በእርግጥ በሽታ ከመጣ በኋላ ማከሙ ሁሉ እንዳለ ሆኖ ቀደም ብሎ በሽታዎችን ማግኘትና ማከም ላይ ነው አሁን ትልቅ ጥናትና ትልቅ ጥረት እየተደረገ ያለው። ምክንያቱም ሰዎች ከታመሙ በኋላ ለማዳን የሚደረገው ነገር በጣም ከባድ ነገር ነው፣ በሽተኞችም ህክምናውም ሊሰጠው የሚችለው እና ስለዚህ ለምሳሌ እና አንዳንድ የተረጋገጡ ነገሮች አሉ በጠቃሚ መሆናቸው ተረጋግጦ በዓለም አቀፍ ደረጃ በየሀገሩ አደጉ ሀገሮች ላይ ማለት ነው ለህዝብ መንግስት እየከፈለ ማለት ነው ህዝብ ምርመራዎችን እንዲያደርግና እና እነዛ በሽታዎች በጊዜ እንዲገኙና በጊዜ ከተገኘ ደግሞ ለምሳሌ እንደ ነቀርሳ ያለ ነገር ሰውየው ያን ሁሉ ነገር ሊፈወስ ይችላል ከበሽታው ወይም ደግሞ ሊድን ይችላል ነው። ይሄ ነው እንግዲህ አላማው። እነዚህ ምርመራዎች አሁን ዛሬ የምንነጋገርባቸው ለምሳሌ አሉ እንግዲህ እናንተ ትጠይቁኛላችሁ ያው ገጻቸው ይችላሉ።
2: ያው እንግዲህ ካንሰር ወይም በአማርኛ ነቀርሳ ይሉታል አው ከበድ ያለ ነው። አሁን ይህን ለማወቅ ሲባል ደግሞ ለሴቶች የሚደረጉ የተለያዩ ምርመራዎችስ እንዴት ይታያል?
1: መጀመሪያ ስለ ለምሳሌ አሁን ዋና ምን አይነት ምርመራዎች ነው እየተደረጉ እንደርስበታለን። አሁን ያልከውን ፓፕ የሚባለው ምርመራ የሴቶች ምርመራ ግን ከዛ በፊት ግን አሁን ትልቁ ነገር በኛም በዚህ በምንሰራበትም ህዝቦችን ሁልጊዜ እያስደወልኩ እንዲደረግ አደርጋለሁ። በእኔ ክሊኒክም በክላሊትም ሆነ በማንኛውም ኩባት ሆልም የሚደረግ ነው። ለምሳሌ ማሞግራፊያ የሚባል ምርመራ አለ። ማሞግራፊያ በእስራኤል ሀገር ከ50 ዓመት እስከ 75 ዓመት ያሉ እድሜያቸው በዚህ አካባቢ የሆኑ ሴቶች በየሁለት ዓመቱ እንዲደረግ ይህ ምርመራን እንዲያደርጉ ይጠየቃሉ። አላማው ደግሞ ነቀርሳ ይሄ የጡት ነቀርሳ ቀስ ብሎ የሚያድግ ስለሆነ ጊዜ አለ ለማግኘት እና ነቀርሳ ደግሞ በትንሽ ከተገኘ በቀላሉ ሰውየው ሴቷ ትድናለች ማለት ነው። አብዛኛውን ጊዜ ለሴቶች ነው በ99% እና ስለዚህ ይሄ አንድ ምርመራ ነው ሴቶች ሁሉ እንዲያውቁትና እንዲገነዘቡ። በተለይ ደግሞ በእርግጥ ከ50 ዓመት በላይ ነው የሚጀምረው፣ ነገር ግን በቤተሰብ ውስጥ ደግሞ የሚሰራጭ ነቀርሳ ካለ ወይም ደግሞ ወይ እናቷ ወይ እህቷ ወይም እንደዚህ አይነት በዘር ካለ ቀደም ብሎ መጀመሪያ ያስፈልጋል። ይህን ግን ከሐኪም ጋር ተነጋግሮ ነው። አንድ ይሄ ህይወትን የሚያድን ህይወትን እንደማዳን ብዬ ነው የምቆጥረው። ምክንያቱም ትልቅ ነገር ነው፣ የቀላል ይመስላል። እንደዚህ አድርጌ ህይወታቸውን ያዳንኳቸው ሴቶች የትም እዚህ ለቅቄ ሌላ ብሄር ተከትለው የሚመጡ ናቸው። ምክንያቱም እኔ አድርጉ ነው እንጂ አልኳቸው ምንም ያደረኩላቸው ነገር የለም። እና ምን ያህል አስፈላጊ መሆኑን ለመግለጽ ብዬ ነው።
0: በጣም ዶክተር፣ እዚህ ላይ በእኛ በባህላችን አስቀድሞ የሆነ ነገርን ማወቅ ያስፈራናል። ሳናውቀው ዝም ብለን ብንቀመጥ እንጂ ምርመራ አድርገን ለዛ ነገር ቶሎ አስቀድሞ መፍትሄ እንዲገኝ ማድረጉ ባህሉ የለንምና እንደው ካንሰርም ሲባል በጣም ነው ምንፈራው ከመፍራት ይልቅ ነገሮችን አስቀድሞ ማወቁ ምን ያክል ጠቀሜታ አለውን ካልከውም ማንጻት
1: ለክ ነገር ነው አሁን የጠየቀው ጥያቄ ብዙ ሰዎች እንደዛ ያለ ልምድ አላቸው በተለይ ደግሞ ወጣቱ ነው በዛ አይነት አስተሳሰብ ረጅም ጉዞ ስለተጓዙ አሁንም ደና ይሆናል የሚል ነው ነገር ግን እነዚህ ምርመራዎች አንድ ነገር ግልጽ ማድረግ ፈልጋለሁ ብዙ ሰዎች እንደዛ አይነት ስሜት ይሰማቸዋል አንድ ነገር ግን ግልጽ ማድረግ ፈልጋለሁ በምርመራ የሚገኘው ነቀርሳ ያለ ነቀርሳ ነው ማለት የሌለ ነገር በህክምንቱ አያመጣም የሌለ በክሰው የጤናማ ከሆነ ምርመራ ንጹህ ይሆናል ነው ይሁን ሰት እሷን በደስታ ትተኛለሽ ማለት ነው ያው ግን ያልተመረመረ ነገር ግን ማለት ምን ማለት ብዬ ነው አንዳንድ ሰዎች በሽታው የለለን ነገር የሚያስገኝ የለለን ነገር የሚያመጣባቸው ወይ በሽታው ምርመራው በሽታውን እንደሚያመጣ ነገር አርጎ የሚመስላቸው ሰዎች አሉ። ኖ ኖ ኖ አይደለም። ምርመራው ቀደም ብለን ካለ ይነግረና ካለ ማወቅ የሚፈልግ ሰው የለም ያለን በሽታ እኮ ነው ምርመራው የሚያገኘው እንጂ የለለን በሽታ አይደለም። እና ምርመራ ማድረጉ አይደለም በሽታ የሚያመጣው በሽታው ካለ ምርመራው ያገኘዋል። እንደዛ ብለን ካሰብን እንደተመርምሬ በአዳ ራሴን ብጠብቅ ይሻላል ማለቱ ነው የሚጠቅም ብዬ ነው የማስበው።
2: ታዲያ ይህን ነገር ምርመራ አስፈላጊ ዘመናዊ የህክምና ምርመራ ማድረጉ አስፈላጊነቱ እየነገራችሁን ነው። እንዲህ አይነት ምርመራ የካንሰር ምርመራ ለሚያደርጉ ሴቶች ክሊኒኩ የላከ በጥሪ ያደርግላችኋል እንዴት ነው?
1: የሚርፋው አሁን ይሄ ማሞግራፊ የተባለው አሁን እኔ ለምሳሌ ካለሁበት ክሊኒክ ማንንም ሰው ደውዬ እንዲህ አደርግ እንዲህ የማለት ነገር ይሄ የተፈቀደ አይደለም። ሰዎች ሲመጡ ተራ ይዘው ሲመጡ ሲጠይቁኝ ነው እኔ የምንቀሳቀሰው እንጂ ዝም ብሎ ሰው እንትን ሳይል እንደዛ መደረግ በህክምና ትክክል አይደለም። ሰዎች መምጣት አለባቸው፣ ህክምና ይሰጥ ብለው መጠየቅ አለባቸው። ይሄ ግን በሀገር ተፈቅዶ እኛ ወደ ህዝቡ እንደውለን እንዲህ አድርጉ ይሄ ይጠቅማችኋል ብለን ለማለት ፈቃድ አለን። በሚስራዳ ብሪዮትን በሀገር ደረጃም በየኩባት ሆሊሞ ርሽማ ኮምፒውተሩ ያወጣልናል መክሰቡ ያን ርሽማ ይዤ ሰጣቸው ሰዎች አሉ። እዚህ ሴክሬታሪዎችም ሆነ ምናም ደውሉ ላለሁ አንፈልግም ተራ ያስዙላቸዋል እዛው ላይ እና ምንም አሁንም እንኳን አፍናየ ወደማያስፈልግበት ደረጃ ላይ ደርሰናል። ምክንያቱም ያለው የህክምና ማዕከል በተለይ በክሊኒክ በቀላሉ ከፍክረ መስኪራ ጋር ተነጋግሮ ቀጠሮ የማያስና ምርመራውን አድርጎ የመጨረስ ሁኔታ ብዙ ዝባዝን እንዳይኖር አፍናየ አይካይቡት ምናምን ምናምን እንደዚህ ያለ መጓተት እንዳይመጣ እንቅፋት እንዳይሆን ማለት ነው። ይሄ ሁሉ ሰዎችን ከነቀርሳ ለማዳን አብዛኛውን ግን እንደዚህ ያለ ነቀርሳ አሁን ለምሳሌ ጡት ነቀርሳ ሴቶች በሚህን ምርመራ እስካደረጉ ድረስ አይጎድም። ምርመራ የማያደርጉ ሰዎች ናቸው ድንገት ሱፕራይዝ ይሆናሉ ነገሩ ከተሰራጨ በኋላ በሰውነት ከተሰራጨ በኋላ ከዛ ጋር መታገሉ አድካሚ ነው። ውጤቱም ያው በረዥም ጊዜ ነው ያኔ
0: حالات እንደም።
1: ስለዚህ ቀድሞ መጠንቀቁ ጥሩ ነው።
0: አዎ ጥሩ። አጠቃላይ ስለህብረተሰብ አሁን ለምሳሌ የደምርመራ የማድረግና እንዲሁም ደግሞ በተለይ ሲጋራ የሚያጨሱ ሰዎች ለት ያለ ምርመራ የሚያስፈልጋቸው ነገር አለ ወይ?
1: አዎ ሌላው ደግሞ አሁን በቅርቡ ወደ ሳላ የገባ ነው ሳላ እንደደለ ሀገር የሚሰጠው ጊዜ ምን ይፈቅደው ባላብሪውት አለ እዛ ላይ ያልገባ ነገር ለህዝብ አይሰጥም አይደለም አይፈቀድም እዛ ሲኖር ነው እንግዲህ። እና አሁን መንግስት ፈቅዶ ያስገባው ምርመራ ለሱ ደግሞ የሲቲ ሀዜ ወይም ሲቲ ይባላል የደረትን ወይም ሳምባን የሚያይ ምርመራ ነው። ይሄ ሲቲ ነው። ለማን ነው ይሄ የሚፈቀደው? አብዛኛውን ጊዜ ረዥም ጊዜ ሲጋራ የሚያጨሱ ሰዎች እንግዲህ እንደምታውቁት ሲጋራ ማጨስና የሳምባ ነቀርሳ በጣም የተያያዘ ነገር ነው። በ80% ግንኙነት አለው። አብዛኛውን ጊዜ ይሄ ነቀርሳ የሚይዛቸው ሰዎች በብዛት ማለት ነው ሲጋራ የሚያጨሱ ስለሆኑ ያን ነቀርሳ በጊዜ ለመያዝ ተብሎ አሁንም ይሄ ነቀርሳ ቢሰራጫል በሰውነት ይገላል። ስለዚህ ቀድሞ ለመያዝ ተብሎ አሁን የገባ ሲቲ ምርመራ አለ። ሲጋራ ለረጅም ጊዜ የሚያጨሱ ሰዎች በተለይ 15 ዓመት ምናምን በላይ እነዚህ ሰዎች ይህን ምርመራ ማድረግ ይችላሉ። የእድሜ ገደብ አለው እና ይህን ከሮፌ ምሽባኻ ጋር በመመካከር እንዲህ ያለ ነገርም አለ። ከዚህ ሁሉ ደግሞ ሲጋራን ማቆም ለብዙ ብዙ ችግር የሚያጋልጥ ስለሆነ ማለት ነው ያስፈልጋል።
2: በጣም ጥሩ የነፍስ አድን ጥሪ ነው። አዎ አዎ ማጨስ ጎጂ ነው። የሳንባ ያጠቃል አስቀድሞ ነው በተደጋጋሚ ሐኪሞች የምትመክሩን። ለዚህ ላይ እንግዲህ የዚህ አይነት አስቀድሞ ለማወቅ ምርመራ ማድረጉ የሲቲ በጣም አስፈላጊ እንደሆነ የነገርከን ዶክተር።
1: አሁን ሌላው ሶስተኛው ደግሞ አሁን ልጠቅሰው ፈልጎ ባጭሩ የአንጀት ነቀርሳ ደግሞ ይህም ደግሞ በሁለተኛ ደረጃ ሰዎችን የሚያጠቃ በሽታ ነው እስራኤል ሀገር። ለዚህ ደግሞ እንደዚሁ ከ50 እስከ 70 ዓመት ያሉ ሴቶችም ሆነ ወንዶች የሰገራ ምርመራ ይሰጣቸዋል። እንግዲህ ተሰጣቸው ሊያውቅ ይችላል። ሁሉ ጊዜ ወደ ነርስ ሲገቡ ወደ ዶክተር ሲገቡ እዚህም በዛም ሲመጡ ሁሉ ጊዜ እንሰጣቸዋለን ያን ወረቀት በዚህ አካባቢ ያን ምርመራ እንዲያደርጉ እንሰጣቸዋለን እቃውን እና ያን ማድረግ ደግሞ ሰዎች ላይ ቀባቸው ይችላል። ይሄን አድርግ ብሎ ሲሰጠን ያን ማድረግ ያስፈልጋል። በየአመቱ ነው የሚደረግ ይሄ የሰገራ ምርመራ። ይሄ ደግሞ የአንጀት ነቀርሳን ለመያዝ በጊዜ ለማግኘትና ገና ሰውየው እኮ በሽታ የለውም። ገና ሴቷ እኮ የጡት ነቀርሳ ምንም ምልክት የላትም እኮ። ገና በትንሹ ለመያዝ የሚደረግ ነገር መሆኑን አንዳንድ ሰዎች እንደ ይህን ምርመራ ማድረጎ ምንድን ያልታመም ኩን ደናለኝ ምንም ነው የሚሰማኝ ነገር የለም ሊል ይችላል። ይሄ ነው እንግዲህ ለዚህ ነው እዚህ ላይ የምንነጋገረው ቀድሞ ማግኘቱ ምን ያህል ጥሩ እንደሆነ እና አንዳንድ ጊዜ ዶክተሮች የሚሉንን ለመረዳት ቢያቅተንም እንደው ያሉን ምክሮች ሰምቶ ማድረጉ በተለይ ሐኪም ወይም ነርሶች በየቁባት ሆሊሙ ይሄ ጥሩ ነገር ነው ብዬ ላለሁኝ። ሁሉን ለመረዳት ያቅታል። ከመጨረሻው ደርሶ ነገሩን ለመረዳት በእርግጥ ነጋገሩ መጠየቁ ጥሩ ነው፣ ግን ማድረጉ ግን ከሁሉም በላይ ነው።
0: ጥሩ። አጠቃላይ በሆነስ መልኩ የተለያዩ ብቻ ሳይሆን አሁን እንደተጠቀሱት እንደው በአጠቃላይ በየስንት ጊዜው ነው አጠቃላይ የደም ምርመራ ወይም ሌሎች ምርመራዎች አድርገን የጤናችን ሁኔታ ማወቅ ምን ይችላል?
1: አዎ በተለይ የስኳር በሽታ በየጊዜው መቼም ወጣትም ቢሆን ከለታት ነው ከመታት መከከል አንዳንድ ጊዜ ማድረጉ ጥሩ ነው። ነገር ግን ከተወሰነ እድሜ በኋላ በተለይ ተደራራቢ በሽታ ያለባቸው ሰዎች እንደ ስኳር እንደ የደም ግፊት ሌላም በሽታ ያለባቸው ሰዎች አብዛኛውን ጊዜ ጥብቅ ያለ ክትትል ስለሚያስፈልጋቸው በአመት አንድ ጊዜ የተለመደ ነው። ስኳሩ በቁጥጥር ካልሆነ ወይም ሌሎች እንደዚህ በምርመራ ክትትል የሚያስፈልጋቸው ኮሌስትሮልም ሌላም ምርመራዎች ክትትል የሚያስፈልጋቸው ከሆነ ሐኪሙ እንደሚለው ከዛም ባነሰ ሁኔታ መመሪያን ተቀብሎ ማድረግ ይቻላል። ግን በአጠቃላይ ግን እንዲህ ያለ ልምድ ሊኖረን ያስፈልጋል። በአመት ጤና የማይሆነ ሰውም ቢሆን በአመት አንድ ጊዜ በየሁለት አመቱ ያው ወጣት ከሆነ ላያስፈልግ ይችላል። ይሄ ሁሉ በተለይ ከ50 አመት ከ60 አመት በላይ የሆኑ ሰዎች ወይም ደግሞ ከዛ በታች ሆነውም ደግሞ በሽታ ካለባቸው እንደዚህ ያለ ክትትል ሊያስፈልጋቸው ይችላል። እና በእርግጥ ግልጽ የሆነ ነገር የለም፣ መመሪያም የለም በየትም ቦታ። ይሄ ልምድ ግን እየተለመደ ነገር ነው፣ ጥሩ ነው። በዛ ውስጥ የሚገኙ ነገሮች አሉ እንደ ስኳር፣ እንደ ኮሌስትሮል፣ የኩላሊት የጉበትን ሁኔታ አልፎ አልፎ አንዳንድ ጊዜ አይቶ ሁሉም ነገር ሰላም መሆኑን ማወቅም ለሰዎች እረፍትን ይሰጣሉ ብዬ አስባለሁ።
0: ጥሩ። ማጠቃለያ
2: ዶክተር ዳንኤል ለሰጠው ገለጻ በጣም እናመሰግናለን። እና ይህ ነፍስ አድን ገለጻ ነው እና እንግዲህ ሰምተን ዝም ማለት ሳይሆን ለራሳችን ህይወት ምርመራ ማድረግ አለብን ማለት ነው።
0: እሺ ማጠቃለያ ካለ
1: አደምለው አሁን ዛሬ ተነጋገርንበት ትልቅ ነገር ነው አድሞ መመርመር እነዚህን ምርመራዎች በተለይ ከ50 አመት በላይ የሆኑ ሰዎች ከሐኪም ጋር ተነጋግሮ አድሞ መመርመርና ከሐኪም ጋር እንዲያውም ይሄዱ አልፎ አልፎ እንዴት ነው እኔ ባለጤና ነኝ የሚያስፈልገኝ ነገር አለ እንደውም አደርገው ምርመራ አለ ብሎ እንደዚህ ያለ ልምድ ሊኖረንም ይገባል እና እነዚህን ምርመራዎች ማድረግ ህይወትን ያድናል ከመታከም የሚበልጥ ነው የበሽታን የሚያጠፋ ወይም ደግሞ የሚያድን ነገር ስለሆነ ይህን እንድንገነዘብ ህዝቡም እንዲገነዘብ ይህን እመክራለሁ እንግዲህ እግዚአብሔር ለሁላችንም ጤናችንን ይስጠን
0: በጣም ነው እናመሰግን ዶክተር ዳንኤል ረዳይ ሰላም ቀን
1: ሰግናለሁ መልካም ቀን ባይ ባይ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከመምህርት ቤቲ ካሳ ጋር ትምህርትን በተመለከተ ቃለ ምልልስ እናካሄዳለን። ጤና ይስጥልን መምህርት፣ እንደምን አለሽ?
1: ጤና ይስጥልኝ፣ እንደምን ሰነበታችሁ? እንደምን ከረማችሁ?
0: እኛ ደህና ነን፣ እናመሰግናለን።
1: እሺ፣ እንግዲህ ያው አዲስ አመት እየተቃረበ ነው። ልጆችም ወላጆችም አስተማሪዎችም ለአዲስ ዘመን ለአዲስ የትምህርት ጊዜ ዝግጅት ላይ ናቸው ብዬ አምናለሁ። መሆንም አለባቸው።
0: ልክ ነው። እኛ የምንነጋገረው በዚህ ዙሪያ ነው እና እንግዲህ ለሁለት ወራት ያክል ረፍት የቆዩ ልጆች አሉ። መደበኛ እንቅስቃሴያቸውን አቋርጠው ነው የነበሩ። አንዳንዶች ሲሰሩ ነበር፣ አንዳንዶች ቤት በፈለጉት ጊዜ ይተኛሉ። እዛ በፊት ለአዲሱ የትምህርት ዘመን ማድረግ ያለባቸው ብዙ ዝግጅቶች አሉ። እርግጥ ቁሳቁሶች ተገዝተው ይሆናል፣ የጎደለ ሊኖር ይችላል። እስኪ ከዚህ እንጀምር በዝግጅት ዘርፍ።
1: እሺ፣ ከቁሳቁሱ በፊት አንድ መነሳት ያለበት ጉዳይ ያለ ይመስለኛል። ወደ ትምህርት ዝግጅት፣ የመንፈስ ዝግጅት ከቁሳቁሱም ከምንም ከምንም በፊት ልጆች በቃ ወደ እረፍት ሲገቡ የሚሰማቸው ስሜት አለ። እረፍት አልቆ ደግሞ ወደ ትምህርት ለመሄድ ከመሄዳቸው በፊት የሚሰማቸው ስሜት አለ እና ያንን ራስን ዝግጁ ማድረግ ምንድነው? ዝግጁ ማድረግ በቃ እረፍቷ እንኳን ይቺ ሁለት ሶስት ቀን ወደ ትምህርት ቤት መመለሳቸውን ተቀብለው ለዛ ዝግጁ መሆን፣ መንፈሳቸውን ራሳቸውን ለትምህርት ማዘጋጀት ይሆናል። ከዛ በኋላ እንግዲህ በዚህ መካከል ብዙ መዘጋጀት ያለባቸው ይመስለኛል አለባቸው። ለምሳሌ የትምህርት መሳሪያ ዝግጅቶች፣ ደብተር፣ መጽሐፍ፣ እስክሪብቶ፣ እርሳስ፣ ሁሉም ልጅ አስፈላጊ ነው የሚሉትን አስተማሪዎች ይልካሉ፣ ዝርዝር ይልካሉ። በዛ መሰረት መገዛቱ ምልክት ማድረግ ማገናዘብ፣ ይሄ ተገዝቷል ወይ ከሚያስፈልገው አንጻር ማለት ነው፣ ይህን ዝግጁ አድርጎ መገኘት መቀመጥ። ሌላው ደግሞ እንደው የማይረሳማ እንደው በጣም አስፈላጊ ቅድም እንዳልከው ከስራ ተኑረው ወይም ከጨዋታ ኑረው የእንቅልፍ ጊዜያቸው ተዛብቶ አሁን ባንዴ በአንድ ቀን በመስከረም 31 ሲሰሩ ሰንብተው ወይም ደክሟቸው መስከረም 1 እንደ በፊቱ መሆን አይችሉም። ስለዚህ የእንቅልፍ ጊዜያቸውን ከአሁኑ መለማመድ ነው፣ በጊዜ መተኛት። አንድ ልጅ ቢያንስ 6-8 ሰዓት መተኛት አለበት ለነገ ዝግጁ ለመሆን እና ከአሁኑ ጀምሮ ማለማመድ እንቅልፋቸው እንኳን ባይመጣ አልጋቸው ውስጥ ልተኛ ነው ነገ ትምህርት ቤት አለኝ ብሎ በማሰብ ሳቢ በማድረግ ሞባይልን አርቆ ከራስ ቴሌቪዥኑን ዘግቶ ከራስ ጋር በመሆን በጊዜ ለመተኛት መሞከር። ዛሬ መተኛት ባይችል ነገ ይተኛል፣ ከነገ ወዲያ ይተኛል። የዕለት ሁለት ግን መስከረም አንድ ቀን ግን በጊዜው ተኝቶ በጊዜው ይነሳል። ብዙውን ጊዜ ስህተት ያለው ግንዛቤ ወላጆች ጋር ልጆችም ጋር አለ። በመጀመሪያው ሳምንትኛ ትምህርት አንማር የሚባል ነገር አለ። የለም እንዲህ ብሎ ነገር የለም። ከመጀመሪያው ጀምሮ የሚሰጠው ሁሉ ነገር ለቀጣዩ ወሳኝ ስለሆነ ከመጀመሪያው ቀን መስከረም አንድ ቀን ጀምሮ ከሚሰበሰቡ፣ ከሚናገሩ፣ ከሚጠየቁት ጀምሮ ዝግጁ መሆን አለባቸው። ያ ደግሞ የእነሱ ንቁ አእምሮ በጣም አስፈላጊ ነው።
2: እኔ የምጨምረው ጥያቄ መምህርት ቤቲ ካሳ፣ አሁን አዲስ ዘመን የትምህርት ዘመን ሊመጣ ሲል ወላጅም ተማሪዎችም ልዩ ስሜት ነው የሚኖረው። እንግዲህ የተወሰኑ ቀናት ቀሩ አዲሱ የትምህርት ዘመን ትምህርት ቤቶች ሊከፈቱ። ያልሆኑ ተከትሎ የመምህራን ድርጅት የመምህራን ማህበር ዋና ኃላፊዋ የሆነችው ያፋ ቤን ዳቪድ ዛሬ ለጋዜጣ በሰጠችው መግለጫ ላይ አሁን በተለይ የስማርትፎን የእጅ ቴሌፎን አጠቃቀም ለመቀነስ የሚል አስተያየት ብለዋል። እንዲያው ይሆናል ብለሽ ታስቢያለሽ ወይ?
1: አመሰግናለሁ ስለጥያቄው። በጣም ይሆናል ዛሬ አይደለም ብቻ አሁን በጋራ ወደ ህዝብ ወጣ እንጂ ከአለፈው አመት ጀምሮ ከዛም ጀምሮ የተለያዩ ትምህርት ቤቶች ውስጥ የከለከሉ አሉ። እንደውም ልጆች ሲገቡ የሚያስቀምጡበት የሚቆለፍ ሳጥን በእያንዳንዱ ክፍል ውስጥ ሁሉ ተዘጋጅቶ ቁጭ ብሏል። ይሄ ሆኖ መቼ ነው? ከአመት ከሁለት አመት በፊት ነው። ለምን ወደ ስራ አልተገባም ቢባል በነበረው ባሳለፍነው የጦርነት ጊዜያቶች አካባቢው ወሳኝ ስለሆነ ስልክም የተለያዩ ጥሪዎች ስለሚያስፈልጉ በዛ ምክንያት አልተቆለፈም እንጂ አዎ የቆየ እቅድ ነው። ወደ ተግባር ይወጣል ብዬ አምናለሁ።
0: መምህርት ቤቲ፣ አንዱ በዚህ ዘመን ለልጆች ብቻ ሳይሆን ለእኛም ጭምር ችግር ከፈጠሩ ነገሮች አንዱ ብዬ ማስበው ይሄ ስማርትፎን ነው። ይሄ ዘመናዊ ስልክ እንዲያው እሱን ካልነካን ከእሱ ጋር ካልዋል አሁን እንኳን አንቺን እያነጋገርነን የነሻየው ስልካችን ጋር ነንና እንዴት ነው ማሻሻል የምንችለው? ራሱ በልጆች ዙሪያ ሳይሆን በቤተሰብ በአጠቃላይ ችግር የፈጠረ ነገር ነው እና እንዴት ነው ለተወሰነ ጊዜ አሁን አያስፈልገኝም ብለን የምንተው? ልጆችንም በዚህ መልኩ ልናላምዳቸው የምንችለው ከኛ ጀምሮ?
1: እንግዲህ ልጆች የኛ መስታወቶች ናቸው። ቤተሰብ እንዴት የቤተሰብ አስተዳደር ልጆች ላይ ይታያል። ብዙም ጊዜ አሁን እኛ እንዳስተማሪ ልጆችን ስናነጋግር የልጆች የዕለት በዕለት ተግባራት ከወላጆች ጋር የእነሱን ወላጆቻቸውን የቤታቸውን ስለሚያንጸባርቁ መገመት አይከብደንም፣ እንዳስተማሪ ማለት ነው። እንግዲህ እንደ ቤተሰብ ደግሞ ስናየው እያንዳንዱ ቤተሰብ ኃላፊነት በመውሰድ ስልክ የሚጠቀሙበትን ጊዜ መገደብ ነው። መገደብ በቃ ከመተኛት በፊት ግማሽ ሰዓት፣ ካስፈልገ ግማሽ ሰዓት የስልክ በጎን አድርጎ የቤተሰብ ሰዓት መፍጠር፣ አንድ ላይ ልጆችና ቤተሰቦች እሱን ተው። የማንበብ ከመተኛት በፊት አሁን እኛ ከመተኛታችን በፊት ሞባይል ይዘን ስንጎረጉር ምናምን ሰዓቱ ጨለጥ ብሎ ይሄዳል ከኛ የውና እነሱም እንደዛው ናቸው። እኛ ምንድነው ማድረግ ያለብን? ህፃናቶች ከሆኑ የእድሜያቸው ወጣት ከሆኑ ኤሌመንታሪ ስኩል ከሆኑ አንደኛ ደረጃ ትምህርት ቤት ከሆኑ ወላጆቻቸው መጽሐፍ ይዘው ካዩቸው እነሱም መጽሐፍ ነው የሚይዙ እና ከሞባይል ይልቅ ወደ መጽሐፍ ማድላት፣ ቴሌቪዥኑንም መዝጋት፣ ስልኩንም መዝጋት ማስለመድ ቀላል አይደለም። ግን ዛሬ 10 ደቂቃ ከሆነ ነገ ግማሽ ሰዓት፣ ከነገ ወዲያ 2 ሰዓት፣ ከዛ በኋላ እንደዛ እየተባለ የመተው ጊዜ ማስፋት እና ከወላጆች ነው መጀመር ያለበት። በእርግጥ ትክክል ነው። ከዛ ወደ ልጆቹም መሄድ ነው። ደግሞ ያ ዛሬ 10 ደቂቃ ከተባለ 10 ደቂቃ በቃ ከምንናገር በስተጀርባ መቆም። ልጆች በጣም ጎበዞች ናቸው። ቃላችንን ይጠብቃሉ። እኛ ቃላችን ስንጠብቅ እነሱም ይጠብቃሉ። ይቻላል ስንል ይቻላል፣ አይቻልም ስንል አይቻልም እንደሆነ ከልጅነታቸው ጀምረን ማስረዳት፣ በተግባር ማሳየት። የእኛ ተግባር እነሱ ላይ አለው ትልቅ አስተዋጽኦ።
2: መምህርት ቤቲ ካሳ፣ ወደ ምግብ መቼም ወጣት ታዳጊ ልጆች ትልቅ ሰውን ሳይባል ለህይወታችን ምግብ ውሃ ወሳኝ ስለሆነ አሁን እንግዲህ የትምህርቱ በሚሄዱበት ጊዜ ምን ትመክሪያለሽ? እንግዲህ
1: ልጆች ወደ ትምህርት ቤት ሲሄዱ ቢቻል ከመሄዳቸው በፊት የሆነ ነገር በልቶ ቢሄዱ ጥሩ ነው። ለምን? ጭንቅላታቸውም ይቀበላል። በልቶ የመጠቆስ በልቶ በጣም አስፈላጊ ነው ለልጆች ቁርስ። ቀደም ብሎ አስመስቶ 10 ደቂቃ ትንሹን ነገር ብትሆን አቅምቱን አብልቶ መላክ ለልጆች ንቃት አላቸው ሲገቡ ትምህርት ቤት ሲጀምሩ። ከዛም ባሻገር ደግሞ ቦርሳቸው ዳቦና ቸኮሌት ብቻ ቀብቶ ማስቀመጥ ሳይሆን እዛ ብዙዎች ልጆች እናያቸዋለን እረፍት ላይ አውጥተው ነው የሚጥሉት። ለምን ነው የምጥለው ምግቡን? የምግብ ሰዓት አለ፣ 10 ሰዓት አለ፣ 12 ሰዓት ላይ አለ፣ 2 ሰዓት ላይ አለ። እና ለምንድን ነው የምትጥለው አውጥተህ ስንላቸው፣ አይ እኔ እናቴ ማልወደውን ያደረገችልኝ ይሉናል። እና መጀመሪያ ወላጆች ልጆችን ምን ላድርግልህ ብለው ይጠይቋቸው። መልካም ነው እንዳይጥሉት ማለት ነው። ዝም ብለው ያስቀምጡ እንጂ ይጥሉታል። ለዚህ ችግር የላቸውም።
0: አዎ እንደ ፍላጎታቸው አንዳንዴ ደግሞ
1: አዎ እንደ ፍላጎታቸው ያዘጋጁላቸው ሳንዱች ብቻ ሳይሆን ደግሞ ፍራፍሬ፣ አታክልት ቁርጥርጥርጥ አድርገው በሌላ ቀደሙ ያስቀምጡላቸው። ወደ ካቲፍ ምናምን ሳይሆን ገንቢ ምግቦችን፣ ጤናማ ምግቦችን ቢሰጧቸው። ሚስ ኮካኮላ ሳይሆን ነው እኛ በትምህርት ክልክል ነው። ሚስ ኮካኮላ ውሃ ቢያስይዟቸው ለልጆቹ ጭንቅላታቸው እየተገነባ አይደለ? ሲማሩ ከጭንቅላት መገንባት ደግሞ ዋነኛውን ያዘገው ምግብ ነው እና ምግብም ተመጣጣኝ መሆን አለበት ብዬ አስባለሁ።
2: በእንዲህ እንዳለ ወደ ማጠቃለያ ስንመጣ በዚህ ትምህርትን በተመለከተ እንግዲህ እኛ በባህላችን በቤታችን እንግዳ መቀበል ይህ የታወቀ ባህላችን ነው አይደለ? አሁን እንግዲህ ለተማሪዎቹ ግልጽ ጥብ ምቹ የሆነ የመማሪያ ክፍል ቦታ ያስፈልጋልና በዚህ ላይ ምን ትመክሪያለሽ መምህርት?
1: እንግዲህ እንደ ኢኮኖሚያችን ነው። በኖርማል የሚባለው ምንድን ነው? አንድ ልጅ ክፍሉ ውስጥ የሚተኛበት ክፍል ውስጥ ቴሌቪዥን ሳይሆን መሆን ያለበት የማጥኛ ጠረጴዛ፣ የመቀመጫ ወንበር የሚመች የደብተርና የመጽሐፍ መደርደሪያ ነው መኖር ያለበት፣ ቴሌቪዥን ምናምን አይደለም። እና በተቻላቸው እያንዳንዳቸው እንኳን ለልጆች እግዚአብሔር ይመስገን ከሁለት ልጅ ከሶስት ልጅ በላይ ያለን ልንኖር እንችላለን። ለእነሱ እንደሚበቃ አድርጎ አንድ ክፍል ግን የማጥኛ ጊዜ ሊኖራቸው በጣም መከራል። ሰዓታችሁ ከመሄዱ በፊት አንድ ነገር እናንሳ ያልተነሳ እስካሁን ድረስ በሚቀጥለው ዓመት ጀምሮ በሕግ የተመሰረተ በሕግ የጸደቀ የወላጆችና የመምህራን የስልክ ቢሆን የአካል ግንኙነት ግድብነት በአዋጅ ታውጇል። በህግ መሰረት ማለት ነው። ምን ማለት ነው? አንድ ወላጅ በፈለገው ሰዓት ለአስተማሪዋ መደወል አይችልም። በፈለገው ሰዓት እንደ በፊቱ እስከዛሬ ድረስ እንደነበረው በፈለገው ሰዓት እንደው ማግኘት አይችልም። በፈለገው ሰዓት ከልጆች ጋር ትምህርት ቤት መግባት አይችልም፣ አስፈላጊ ሆኖ ካልተጠራ በስተቀር። ይህንን ነገር ለወላጆች አደራ የምለው ምንድን ነው? እያንዳንዱ አስተማሪ ወላጅ የሚቀበልበትን ሰዓት ይልካል። በዛ መሰረት ነው መደወል ያለብን ለወላጆች። ዛሬ በህግ የጸደቀ ጉዳይ ነው። ይህንን ሳናነሳ እንዳናልፈው ብዬ ነው። ያችን ጊዜ ካለፈች ደግሞ አስተማሪውም አትቀበልም እና ያችን ጊዜ አዎ ሌሎችም ይኖራሉ እና በሰዓት የመቆም ሰዓትን የማክበር ነገር እንዲያው የአበሻና ሰዓት የሚለውን ገሸሽ አድርገን ጥለን እኩል እንድንራመድ
0: አደራ እላለሁ። አመሰግናለሁ። እኛም በጣም ነው የምናመሰግን መምህርት ቤቲ ካሳ፣ በጣም ትልቅ ነገሮች እናነሳሽው። በጣም እናመሰግናለን። ሰላም ቀን።
1: ሰላም
2: አሉ ዳራባ እንትና።
0: እንግዲህ አድማጮቻችን፣ ስርጭታችን ስለ እየተጠናቀቀ ነው። ሻየው ለቴክኒክ ባለሙያችን ናቲ ብላንኬት እናመሰግናለን፣ በፕሮግራማችን ለተሳተፉት በሙሉ። ለዶክተር ዳንኤል ረዳይ እናመሰግናለን። መልካም ቀን ነው ምንልሻየው።
2: ኦ እንግዲህ ለማታው ስኬታማ ስራ ለ7 ሰዓት ደስ ያለቀኝ።
0: አሜን።

0: 14 по 19 сентября в Израиле большие сольные концерты блистательной Этери Бериашвили с откровенной программой «История одной». Билеты в интернет «Касси Шоумен».
1: Маечка, ты должна мне помочь. Я тут пытаюсь отправить по WhatsApp наклейку «Шаббат шалом», но почему-то не получается. Ой, вей.
2: Конечно, Анна. Наш сотрудник все вам объяснит.
3: Пережившие Холокост и члены их семей. Мы здесь, чтобы помогать вам в самых разных ситуациях. Управление по правам лиц, переживших Холокост, в канцелярии премьер-министра. Дом для переживших Холокост. Звездочка 5105.
4: В кулинарии очень важно выбирать качественные продукты и, конечно, уделять внимание соусу. Майонез Махеев делает мое блюдо вкуснее.
5: Махсаней Ашук. Сеть супермаркетов. Более 70 филиалов по всей стране. А акции? Вот это акции. Махсаней Ашук. Побеждаем любой ценой.
6: Неподражаемый голос, покоривший миллионы. Сергей Пенкин в юбилейном супершоу с 4 сентября в Израиле. Не пропустите. Билеты 03-624-3867.
7: Скоро на Канрека. Обратный отчет. Дневник выборов 2026. Последние политические события и драмы. Интервью с кандидатами в Кнессет. Комментарии, аналитика и оценки. Обратный отчет. Каждый четверг в 8.05 на Канрека. Ведущий Габи Вольфсон.
8: Канрека የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
9: ከምሽቱ 7 ሰዓት እስከ 8 ሰዓት
8: የሚያሰራጨው ዝግጅት እነሆ ጀመረ።
10: ጤናስጥልን ክብራትና ክብራን አድማጮቻችን እንደምን አመሻችሁ ሄለተ ማክሰኞ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንዲሆን እንመኛለን። ዛሬ ለቱ እንደ ብራን ዘመን አቆጣጠር ዮም ሽልሺ ዩድ ቤት በኤሉል ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ኦገስት 25 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ነሐሴ 19 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዮኒ ካህታ ነው። የስቱዲዮ ተረኛ አስተናጋጅ ሰጠኝ ዘመነ። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባ ሳምንታዊ የባህልና ኪነ ጥበብ ፕሮግራምና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በቅድሚያ ማርስተ ዜና። የመከላከያ ሚኒስትር ኢስራኤል ካዛሬ በሄርሞን የሶሪያ ግዛት አካባቢ ጉብኝት አካሄዱ። የክኒሴት አባል ሲቪል ሶኮት በሰማሪያ ቀበሌ በሚገኘውና በተከለከለው ማዳማ በተባለው የፍልስጤም ገጠር መግባታቸው ብዙ ነቀፌታን አስከተለ። አህዱት የተሰኘው ፓርቲ ሊቀመንበር ጊላድ አርዳን ጠቅላይ ሚኒስትር ናታንያሁ የሚመሩት አስተዳደር የቀኝ ክንፍ መንግስት አይደለም በማለት ተቹ። ፕሬዝዳንት ሄርጾግ ከሃይማኖት ካሳው ቤተሰቦች ጋር ተገናኝተው ተወያዩ። የሻባክ ድርጅት በምርመራው በፍለጋው ሂደት ጣልቃ መግባቱን ገለጹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። የመከላከያ ሚኒስትር ኢስራኤል ካዛሬ በሄርሞን የሶሪያ ግዛት አካባቢ ጉብኝት አካሄዱ። መከላከያ ሚኒስትሩ በጉብኝታቸው ወቅት ባሰሙት ንግግር የእስራኤል ጦር በሶሪያ ግዛት ይቆያል፣ ለደህንነታችን ስጋት እስካለ ድረስ ስጋቱን እስክናስወግድ ድረስ ጦሩ ቦታውን አይለቅም፣ በሶሪያ ቱርክ ወታደራዊ ይዞታዋን ለማጠናከር ያደረገችውን ጥረት አሰናክለናል፣ ለወደፊትም በዚሁ እንደምንቀጥል አቋማችን መታወቅ አለበት ብሏል የመከላከያ ሚኒስትር ኢስራኤል ካዝ። የክኔሴት አባል ሲቪል ሶኮት በሶማሪያ ቀበሌ በሚገኘውና በተከለከለው ማዳማ በተባለው የፍልስጤም ገጠር መግባታቸው ብዙ ነቀፌታን አስከተለ። በጽዮኒታ ዳቲት ፓርቲ ስር የክኔሴት አባልና በክኔሴት የትምህርት ጉዳይ ቋሚ ኮሚቴ ሊቀመንበር ሆነው እያገለገሉ ያሉት ሲቪል ሶኮት ወደ ፍልስጤማዊ ገጠር የገቡት በእስራኤል መከላከያ ሰራዊት ወታደሮች እየተጠበቁ ነው። ሲቪል ሶኮት ወደ ገጠሩ የገቡት ከሶስት የቀኝ ክንፍ አክቲቪስቶች ጋር ሲሆን ለሽብርተኞች የተሰራውን ሐውልት ሲያፈርሱ በቪዲዮ ታይቷል። ከቀናት በፊት እንደገለጹት መከላከያ ሰራዊቱ ለሽብርተኞች የተሰራውን ሐውልት እንዲያፈርስ ጠይቄ ነበር ግን አልተፈጸመም ብለዋል። የእስራኤል ከፍተኛ የደህንነት ጥበቃ አባላት የክኔሴት አባል ጽቢስኮት ወደ ፍልስጤማዊ ገጠር መግባታቸው ምርጫው ሲቃረብ የክኔሴት አባላትና ሚኒስትሮች በአካባቢው ግጭት እንዲሆን እየገፋፉ ነው በማለት ነቅፈዋል። አንድ እስራኤል ደህንነት ጥበቃ ባለስልጣን ከቃል አቀባያችን ካርሜላ ምናሸ ጋር ባካሄዱት ቃለ ምልልስ እንደገለጹት የፖለቲካ አመራሩ በቀበሌዎች ችግሩን ለመፍጠር የእስራኤል ወታደሮችን እየተጠቀመባቸው ነው፣ ይህ ደግሞ ዘመቻ እንድናካሄድ ሊያደርግ የሚችል ነው በማለት አስጠንቅቀዋል። የቀድሞ እስራኤል ጠቅላይ ኤታማዦር ሹም ዳን ሃሉጽ በበኩላቸው የጽቢ ስኮት ወደ ፍልስጤማዊ ገጠር ለመግባታቸው ኃላፊነት መውሰድ ያለበት መከላከያ ሰራዊቱ ነው፣ የጦር አዛዦች አካባቢውን ግጭት ውስጥ ለማስገባት የሚሞክሩት የቀኝ ክንፍ የመንግስት ባለስልጣናትን እንቅስቃሴ ማስቆም አለባቸው፣ ጠንካራ መግለጫ ማውጣት ብቻ ሳይሆን እርምጃ መውሰድ ይጠበቅባቸዋል ብለዋል ዳን ሃሉጽ። ፕሬዝዳንት ኢስሐቅ ሄርጾግ ከሃይማኖት ካሳው ቤተሰቦች ጋር ዛሬ ተገናኝተው ተወያዩ። ፕሬዝዳንት ሄርጾግ ከሃይማኖት ቤተሰቦች ጋር በተገናኙበት ወቅት የጠቅላላ ደህንነት ጥበቃው ሻባክ በፍለጋው ጣልቃ መግባቱን ገልጿል። ለሻባክ ድርጅት ኃላፊ ዳቪድ ዚኒ ስልክ ደውዬ ጠይቃቸው ድርጅታቸው በፍለጋው ጣልቃ መግባቱን ገልጸውልኛል፣ ሻባክ በሙሉ ኃይሉ ገብቶ ፍለጋ እያካሄደ ነው በማለት ተናግረዋል። ፕሬዝዳንት ሄርጾግ የሃይማኖት ቤተሰቦች ሻባክ በፍለጋው ጣልቃ እንዲገባ ለበርካታ ጊዜያት ሲጠይቁ ነበር፣ ሃይማኖት ከጠፋች 2 አመታት ከ6 ወራት የሆነ ነው። በኢየሩሳሌም ከተማ የሚገኘውን የኡንራ መስሪያ ቤት ቦታ ማስለቀቅ ዛሬ ተጀመረ። ኡንራ የተባለው ድርጅት በተባበሩት መንግስታት ድርጅት የተቋቋመና ለፍልስጤማውያን እርዳታ ሲያቀርብ ነበር። ይሁን እንጂ ሰራተኞቹ በሽብር ጥቃት ተካፍለዋል በመባሉ እስራኤል ህግ ደንግጋ የኡንራን እንቅስቃሴ ማስቆማ ይታወሳል። በኢየሩሳሌም ከተማ አካባቢ በተባለው ገጠር የሚገኘው መስሪያ ቤት እንዲለቀቅ የተደረገው በጠቅላይ ሚኒስትር ናታንያሁ ትእዛዝ መሰረት ነው። ናታንያሁ ዛሬ በጉዳዩ ይፋ ባደረጉት መልእክት የኡንራ መስሪያ ቤት እንዲለቀቅ መመሪያ የሰጠሁት በህጉ በተቀመጠው መሰረት ነው። የድርጅቱ ሰራተኞች ጥቅምት 7 በነበረው በሽብር ጥቃት እስከተካፈሉ ድረስ በግዛታችን እንቅስቃሴ እንዲኖረው ሀገራችን አትፈቅድም ብለዋል ጠቅላይ ሚኒስትር ናታንያሁ። አሃዱት የተሰኘው ፓርቲ ሊቀመንበር ጊላድ አርዳን ጠቅላይ ሚኒስትር ናታንያሁ የሚመሩት አስተዳደር የቀኝ ክንፍ መንግስት አይደለም በማለት ተቹ። ጊላድ አርዳን ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ የናታንያሁ አስተዳደር ራሱን የቀኝ ክንፍ መንግስት ነኝ ያለ እንደሚጠራው የቀኝ ክንፍ መንግስት አይደለም፣ በቀኝ ክንፍ መንግስት የቀኝ ክንፍ ያልሆነ እንቅስቃሴ አለ፣ የሃሬዲም ወጣቶች በመከላከያ ሰራዊቱ አይዘምቱም፣ ይህ ደግሞ በሀገሪቱ ደህንነት ላይ ጉዳት ያደርሳል፣ የክኔሴት አባል ጽቢ ስኮት ባለፉት 4 አመታት ውስጥ ምንም አልሰሩም፣ ግጭትን ለማስቆም አልጣሩም፣ ግን ዛሬ ሐውልት አላፈረሰም ጦሩ ብለው ወደ ፍልስጤም ገጠር በመግባት እንዲታወሱ ሆኗል በማለት ጊላድ አርዳን የናታንያሁን አስተዳደር የቀኝ ዘመም የፖለቲካ አቋም ያለው መንግስት አለመሆኑን ገልጸዋል። ይሁን እንጂ እሳቸውም በሊኩድ ፓርቲ አባል የነበሩና በስሩ ብዙ የሰሩ ናቸው። የጦር ኃይሎች ጠቅላይ ኤታማዦር ሹም ሌፍተናል ጀነራል ኢያል ዛሚር ዛሬ ባዛ ሰርጥ ጉብኝት አካሄዱ። የኤታማዦር ሹሙ በጉብኝታቸው ወቅት ባሰሙት ንግግር ጠላቶቻችን ራሳቸውን እንደ አዲስ እንዲያደራጁ እድል አንሰጣቸውም፣ ሽብርተኞች የሽብር መፈጸሚያ ተቋማትን እንዲገነቡና ወደ ጥቅምት 6 ቀን 2023 ዓ.ም እንዲመልሱን አናደርግም፣ መከላከያ ሰራዊቱ የአዛ ሰርጥ አዋሳኝ ድንበር ነዋሪዎችን ስጋት ይረዳል፣ ይሁን እንጂ ስጋት በሚፈጥሩ ላይ ጦሩ የመድረስ አቅም አለው፣ ጥቅምት 7 ቀን የሽብር ጥቃት የፈጸመን አሸባሪ ሁሉ እየተከታተልን እንደመሰሰዋለን ብለዋል የኤታማዦር ሹሙ። ይህ በእንዲህ እንዳለ የመከላከያ ሰራዊቱና የጠቅላላ ደህንነት ጥበቃው ድርጅት በጋዛ ሰርጥ 5 የሐማስ የጦር መሳሪያ መጋዘኖችን ማውደማቸውን አስታውቀዋል። የጦር መሳሪያ መጋዘኖች ሮኬቶችን፣ የተለያዩ ጦር መሳሪያዎችን፣ ፈንጆችን፣ ቦምቦችንና የመሳሰሉትን ይዘው ነበር። የተሰሩትም ከመስጊድና የሰብአዊ እርዳታ መስጫ ተቋማት አካባቢ ነበር ተብሏል። እስራኤልም ሆነ የአዛ ሰርጥ ጦር መሳሪያ ታጣቂዎች በአካባቢው የሚያደርጉትን እንቅስቃሴ ማቆም የሚገባቸው መሆኑን የአዛ ሰርጥ የሰላም ምክር ቤት ጥሪ አቀረበ። አንድ የምክር ቤቱ ከፍተኛ ባለስልጣን እንደገለጹት ያዛሰርጥ ፍልስጤማውያኑም ሆኑ እስራኤል በአካባቢው ወታደራዊ እንቅስቃሴዎችን ማቆም አለባቸው። እስራኤል ባዛ ጥቃት መፈጸሟን ማቆም ይገባታል። ፍልስጤማውያንም ተንሳፋፊ መሳሪያዎችን መላክ የለባቸውም ብለዋል። ያዛሰርጥ ፍልስጤማውያን ወደ እስራኤል ፊኛዎችን፣ ድሮኖችንና ተንሳፋፊ መሳሪያዎችን መላካቸውን ማቆም አለባቸው በማለት ማቆም ለማስቆም የሰላም ምክር ቤቱ እንቅስቃሴ ማድረግ አለበት በማለት እስራኤል የሶስት ቀን የጊዜ ገደብ መስጠቷ ይታወቃል። በአሜሪካና ኢራን መካከል ያለው አለመግባባት ዛሬም መፍትሄ አልባ እንደቀጠለ ነው። አሜሪካ ኢራንና አያቶላ አስተዳደር በኢኮኖሚ ጫና ለማንበርከክ ማዕቀቦችን አካብዳለች። ኢራንም ሁኔታውን ለማስቀረት ብዙ ጸረ አሜሪካ እንቅስቃሴዎችን እያሰበችበት መሆኑ ተገልጿል። ፕሬዝዳንት ትራምፕ የኢራን መንግስት በገጠመ የኢኮኖሚ ቀውስ ምክንያት ዜጎችን በግፍ እየገደለ ነው፣ ከዚህ ድርጊቱ መቆጠብ አለበት፣ የኢራን እስላማዊ ሪፐብሊክ የወደቀና በጦሩ ላሉ አካላት እንኳ ደሞዝ ከማይከፍልበት ደረጃ ደርሷል በማለት ዛሬ በማህበራዊ መገናኛ አውታራቸው ገልጸዋል። በአውሮፓ የተከሰተው ሞቃታማ የአየር ጸባይ በሺዎች የሚቆጠሩ ሰዎችን ህይወት አጠፋ ተባለ። የብሪታንያው ጋርዲያን ጋዜጣ ዛሬ ባሰራጨው ዘገባ በዚህ የበጋ ወራት በነበሩ ሞቃታማ ቀናት 35,000 ዜጎች በአውሮፓ ሀገራት ህይወታቸው አልፏል። ሞቃታማ የአየር ጸባይ ብዙ ጉዳት ካደረሰባቸው ሀገራት መካከል ጀርመን፣ ፈረንሳይና ስፔን ዋነኞቹ ናቸው ብሏል ጋርዲያን። በአየር ንብረት ዙሪያ ምርምርና ጥናት የሚያደርጉ ምሁራን እንደገለጹት የሟቾች ቁጥር እየጨመረ ይሄዳል ብለዋል። የገንዘብ ምንዛሬ፣ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ2 ሸቄል ከ99 ሳንቲም ሲመነዘር አንድ ዩሮ በ3 ሸቄል ከ48 አህጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ በነገው ዕለት ሙቀቱ ይጨምራል።

0: ከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርበት ሰዓት ነው። ወቅታዊ ዘገባውን እንዲመለከት ነው ያበዝነው የቀድሞ ክነሴት አባላቶች ለማመላ ነው። ጤና ይስጥልን አቶ ሽለሙ እንዴት አመሸ?
1: ጤና ይስጥልን አቶ ሰጠ እንዴት አመሸ? ደህና ነው ወይ?
0: ደህና ነኝ። እንግዲህ የተለያዩ እርስ ጉዳዮች አሉ። እስኪ እንደው ከዛ በፊት አሁን ሻባክ ድርጅት በሃይማኖት ካሳው ፍለጋ ጉዳይ ጣልቃ መግባቱን ሰምተናል። ፕሬዝዳንት ሄርጾግ ተናገሩ ተብሎ እንዴት ነው? ምን ተጽዕኖ ይኖረዋል?
1: ሲጀመር እቺ ልጅ በእውነት ከቤቷ ጠፍታ ተጠልፋ የትም ቦታ አይደለችም። መርካስ ሊጣ ወይም ደግሞ ያን ቦታ አዲስ መጤዎችን የሚያስተናግድና አዲስ መጤዎችን የነሱን ደህንነታቸውን መስከበር ያለበት ቦታ ነው እና እዛ እንደዚ አይነት ቦታ ጥበቃ ካለበት ቦታ ስትጠፋ እስከ ዛሬ ድረስ ሻባክ አለመግባቱ በጣም የሚያሳዝን እና በእውነት

0: አመለካከቱ ይህን ያህል ጥናት ስንት ዓመታት እንደዚህ በሆኑ በጣም የሚያሳዝን ነው። ግን ወዲያውኑ እንደጠፋች ሌሎችን ለምሳሌ ባለፈው አንድ ህፃን ወይም ደግሞ እናትና ልጅ ወደ ኤሮፓ ለትዩ ልደው ለጉብኝት ሂደው ጠፉ ተብሎ በቃ ሀገሩ ወደ 300 ፖሊሶችን መርማሪ በማድረግ ዓለም አቀፍ ምርመራ በማድረግ እነዚያ ተገኙ። እች ልጅ ግን መርካቶ ሊባ ጥፋት ሀልቴሻ ጠፍታ በዛ ወቅት ወዲያውኑ ፍለጋ ሳይደረግላት በደንብ ተደርጎ አሁን ደግሞ የደህንነት ደግሞ የሀገር ውስጥ ደህንነት የገባበት በጉዳዩ አሁን ቅርብ ጊዜ ነው። በጣም ነው የሚያሳዝነው ይህን ያህል ጊዜ መዘግየቱ። ህፃን ናት፣ ልጅ ናት። እች ልጅ ምናልባት የምታውቀው ነገር የላትም። እንዲያውም እንደዚህ ህፃን በመሆኗ ቶሎ ውሳኔ መወሰን ሲገባው ዘግይቶ ተወሰነ። ለማንኛውም ግን ዘግይቶ ቢወሰንም ውጤት የሚያመጣ ከሆነ እንግዲህ በትዕግስት ውጤቱን እናያለን ማለት ነው። እና ግን በጣም በጣም አሳዛኝ ነገር ነው።
1: አዎ፣ ቤተሰቦችም ሲጠይቁት የነበረው ነው። እስኪ እንግዲህ ውጤቱን እንመለከታለን በቀጣይ በቅርቡ ተገንታ በተለይ በአዲሱ ዓመት ከቤተሰቦቿ ጋር እንድትቀላቀል እንመኛለን። ሌላው እንግዲህ ፖለቲካው እየተሟሟቀ ነው። አዳዲስ ፓርቲዎችም ነባሮችም የራሳቸውን እንቅስቃሴ እያደረጉ ነው እና እንደው በአጠቃላይ እንዴት ተመለከትከው?
0: በአጠቃላይ ከሰባት ቀን አስረኛ ወር 2023 ዓመተ ምህረት ጀምሮ ያ ውድቀት ያ ችግር ያመጣው የእስራኤልን ማህበረሰብ በጣም የሚያሳዝን እና ጉጉት ውስጥ የሚያስገባና ነው። ማህበረሰቡ በጣም ተከፋፍሏል። የተከፋፈለበት ምክንያት አንደኛ የጦርነቱ ውጤት፣ ሁለተኛ ደግሞ ያው ብሔራዊ ምርጫ በየአራት ዓመቱ ስለሚደረግ ይህ ገዢው መንግስት አራት ዓመት ገዝቶ መጨረሻ ላይ ወደ ምርጫ መጥቷል። ያ ማለት ይህ የሰባት ቀናት ይህ ጦርነት የተጀመረው ይህ መንግስት ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚመራው መንግስት መግዛት ከጀመረ ከአመት በኋላ ነው እና ከአመት በኋላ ይህ ጦርነት በመሆኑ ከዛ በኋላ ያው 3 ዓመት እየሆነ ነው የጦርነቱ እና ውጤቱ የሚገመገምበት ጊዜ ነው። ስለዚህ አሁን ያሉት ፓርቲዎችን የሚገርምህ የተቃዋሚ ፓርቲዎች የነበሩበትም የተንኮታኮቱ አሉ። ለምሳሌ ቤኒ ጋንጽ ብንወስደው ወደ 8 ወደ 9 ቦታ የነበረው ዛሬ ጭራሽ የመግቢያ መስፈርቱንም የማለፍ አቅም እንደሌለው ነው። የሽ አቲድ የሚባለው ደግሞ በያይር ላፒድ የሚመራው ፓርቲ 24 ቦታ ነበረው። አሁን ከቤኔት ጋር ሆነው ያደረጉት ጥምር በሚደረገው ህዝባዊ ግምገማ 14 15 13 ነው የሚቀበሉ። ግን ከነሱ በላይ ዛሬ ተተክቶ አዲስ ፓርቲ የቤኒ ጋንጽ አባል የነበረው ያሻር የሚባለው በባይዝንኮት የሚመራው አዲስ ፓርቲ ግን ዛሬ ሁሉንም ፓርቲ አልፎ በተለይ ግማሽ በላይ የሚሆኑ ህዝብ ግምጋሚዎች የሚሰጡ ግምት ጠቅላይ ሚኒስትርነት ለመሆን እንደሚወዳደር ነው። እንደዚሁም ደግሞ የሰራተኛው ፓርቲ መፍለጌታ ቦዳ የሚባለው ከመረዝ ጋር ተጣምረው 4 ቦታ ነበራቸው። አሁን ግን በሚደረገው ህዝባዊ ግምገማ እነሱ ወደ 11 እና 10 ያገኛሉ። እንዲሁም ደግሞ የአረብ ፓርቲዎች ካላቸው ጭንቀት መቸገር የተነሳ በራሱ በአካባቢያቸው ላይ በሚደረገው በተለይ የወንጀል ስራ እና ግድያ ያው ምንም መፍትሄ ስላልተገኘለት ህዝቡ በመቆርቆር ላይ ስለሆነ ይህን መንግስት መቀየር አለበት ብለው ስለሚያምኑ በዛ አካባቢም ሁለቱ የተወዳዳሪ ፓርቲዎች 2 ፓርቲ አለ። አንዱ ፓርቲ 3 ፓርቲዎችን ያካተተ ሲሆን አንዱ ደግሞ ማንሱር አባስ ጥምር መንግስት እገባለሁ ብሎ ተስፋ የሚያደርገው እነዚህ ሁሉ እነሱ ደግሞ 12 13 ቦታ ያገኛሉ። እንዲያውም እስከ 17 ይደርሳሉ ተብሎ ሁሉ ይገመታል። ይህ በእንዲህ እንዳለ ሊኩድ የሚባለው አንጋፋና ገዥ መንግስት ደግሞ በሚደረገው ህዝባዊ ግምገማ አሁን 33 የክነሴት አባል ነበራቸው። ከ33 አሁን ወደ 24 እና ከ22 እስከ 24 ባለው ውስጥ ነው ያሉ። ያ ማለት ከፍተኛ ለውጥ አለ ማለትም በዛ አካባቢ። ሌሎች ፓርቲዎችም እንደዚሁ እየተጠናከሩም አሉ እየደከሙም አሉ። በጥቅሉ ግን አሁን የምናነጋገራቸው ነገሮች በሙሉ አሁን ተወካዮች ክነሰት ያላቸውን ነው። ግን ተወካዮች ክነሰት ከሌላቸው ውጭ ደግሞ አሁን አዳዲስ የተፈጠሩ ፓርቲዎች አሉ። እነሱን እንግዲህ የእነሱን ውድ ደግሞ ቆይተን ነው የምናየው።
1: ኦፌር ቪንተር የተባሉት በተለይ ጀነራል ብዙ የታገሉ ናቸው፣ ብዙ በጠሩ የነበሩት አሁን አዲስ ፓርቲ እንዳቋቋሙ የገለጹ ነው። እና የእሳቸውም ሁኔታ ትንሽ መነጋገሪያ የሆነበት ሁኔታ አለ።
0: እሱ መነጋገሪያ የሆነበት በመጀመሪያ እንደምታውቀው ድሮ ማፍዳል የሚባል ፓርቲ ነበረ፣ የኪፓስሩ ጋር ወይም ደግሞ የሚለብሱት እነሱ ትግራይ የሚያገለግሉ እና ብዙዎች ነዋሪዎች ይሁዳ በሸመሆን አካባቢ የሚኖሩ ናቸው። እነዚህ የባጠሌል ስሞትሪች መራጮች ነበሩ እና በተለይ ባጠሌል ስሞትሪች አባይተ ይሁዲ የሚባለው ፓርቲ በውትድርና አገልግሎትን በተመለከተ ባለው አቋምና በተለይ ሀሪዲዎችን ስለደገፈ በጣም ብዙ ሰው አቂሞታል። ቁጥሩ ደግሞ በጣም ቀንሷን። በግል በሽተኛው ሂሮ የነበረው ኢታማር ቤንግቪር እና ኦትማን ዩዲት እና እሱ ከአንድ ላይ ተጫምቀው ሂደው ወደ 14 ቦታ አግኝተው ነበረ። 12 መሰለኝ አሁን 12 ይቅርታ። እና አሁን ግን በሚጣመሩበት ጊዜ እነሱ ሁለቱም ተጣልተዋል። ስለዚህ ቪንት አሁን ይህን ሰውዬ የሚገባው ከሊኩድ ቦታ ይሰጠኛል ብሎ ገምቶ ስላልተሰጠው አሁን እኔ ራሴን አቋቁሜ ዮሴፍ ሀዳድ የሚባላል አንድ አረብ በጣም እስራኤል ወዳጅ እነሱ በአጠቃላይ በማጠቃለል ጥረት እያደረገ ነው ያለው እና ቆይተን የምናየው ነው። ግን እሱ አንዱ ተፎካካሪና ተወዳዳሪ ነው። እንደውም እሱ መስፈርቱን ካለፈው ምናልባት ሌሎች ውድቀት ላይ ሊያጋጥማቸው ይችላሉ። በተለይ በተለይ ስሞትሪች መስፈርቱን ላያልች ይችላል የሚል አመለካከቱ አለ።
1: ጥሩ ቆይተን እናየዋለን። ሌላው በዚህ የክኔስ የተባለ ጽቢ ሱኮት ዛሬ ወደ ፍልስጤማዊ ሰፈር ገጠር ገብተው ያሄዱበት ሁኔታ በጣም አነጋጋሪ እንደሆነ ነው። እና ህጉ ይፈቅድላቸዋል ለምን ገቡ? እንዴት ነው ይህን ያክል በጣም ችግር የሚፈጥር የሆነው? እስኪ
0: ይኸውልህ ምን አለ መሰለህ፣ አንዳንድ ጊዜ ፖለቲከኞች በእውነት ፕሮቮካቶሮች ናቸው። ማለትም እኔን ስሙኝ ግን ያለው ለማለት የሚያደርጉት ነገር በጣም አሳዛኝ ነው፣ በጣም አሳዛኝ ነው። እና አሳዛኝ ስለሆነ አሁን ይህ ሰውዬ የሚያደርገው እንደምታውቀው እሱ አሁን ያደረገው ማለት ነው ተድራጎት በጣም የሚያሳዝን ነው። ምክንያቱም የእኛ ወታደሮች ዛሬ ፍልስጤሞችን የሽብርተኝነት ስራቸውን እንዳያደርጉ እነሱን እንደመታገል የእኛ ወታደሮች ዛሬ ይሁዲዎች ስራ አልበኝነትና ህግ ውድ ስራዎችን እየሰሩ እነሱን ሲከታተሉ ነው የሚውሉ እና ይህ በእንዲህ እንዳለ የህግ ሰው የሆነ የክነሴት አባል የሆነ ግን እንደዚህ አይነት ዶ ፕሮቮኬሽን ማድረግ እንዳየው ጠቅላይ ሚኒስትሩ የፓርቲው አባላቶች ሁሉ ብዙ ከፍተኛ ተቃውሞ አሰምተዋል። ይሄ የማይረባና መጥፎ ነገር ነው ብዬ ነው የማስበው።
1: አዎ እንግዲህ እስኪ ከህግ አንጻር ለወደፊት እንዴት ይሆናል የሚለውን እናየውን። ወደ ደቡብ እስራኤል
0: የክነሴት አባል ስለሆነ በህግ እና በወንጀል ምንም ይጠየቅ አይመስለኝም። ግን
1: ለወደፊት እንዳይገቡ የማድረግ መከላከያ
0: አንደኛ እንደዚያ ሁለት አንደኛ ግን በህዝብ ዘንድ ግን በጣም ቅያሞንና መጥፎ ነገር ይሄ ራሱ ለማቀጣጠል እና መጥፎ ነገር ለመስራት ነው። በጣም የሚያሳዝነው።
1: ሌላው በደቡብ እስራኤል መቼም ፍልስጤማውያን አላረፉም እና አሁን የተለያዩ ፊኛዎችን የተለያዩ መሳሪያዎችን የያዙ ቀላል ነገሮችን ግን የሚጎዱ ነገሮችን እየላኩ ያለበት ሁኔታ የደቡብ እስራኤል ነዋሪዎችን በጣም አሳስቧል። በዛ አካባቢ ደግሞ ሰላም እንዲያስከብር የተቋቋመው የሰላም ምክር ቤት ተው ነው እንጂ ሌላ እያደረገ ያለው ነገር የለም። እስራኤል የሶስት ቀን እድል ሰጥታለች። ያለው ሁኔታ እንዴት ነው? ወደ ጥቅምት ሰባት ከነበረው በፊት እየተመለስን ነው እያሉ ቅሬታ እየቀረበ ነው ያለው ሁኔታ።
0: ያው ቅድም ከመግቢያ ላይ እንደተናገርኩት በሰባት ቀን 10/23/2023 የተደረገው ተደራጎት እና ያ ያመጣው መዘዝ በተለይ አዛን በተመለከተ ሐማስን በተመለከተ እስራኤል ድባቅ ትመጣለች፣ ታሸንፈዋለች፣ የጦር መሳሪያቸውን ይፈታሉ ሲባል ብዙ ተነግሯል። በእርግጥ አዛ እንደ አገር እንደ ከተማ 87% ፈርሷል ማለት እችላለሁ። የህዝባዊ ተቋማቶች፣ መንገዱ፣ ቤቶች ሜዳ ሆኗል። ግን ከ30% ግን 1.2 ሚሊዮን ህዝብ ይኖራል። ያ ብቻ ሳይሆን እንደገና አዲስ ታጣቂዎች ወደ 27000 ታጣቂዎች አሉ። ያ ማለትም በሰፊ መሬት ሲገዙት የነበሩትን በጠባብ መሬት ያዙ እንጂ አሁን ቢሆን ሐማስ እየገዛ ነው። የተቋቋመው ሰላም ግብረ ኃይል ስራውን እየሰራ አይደለም። ሐማስ እስካሁን ድረስ ጊዜን እየገዛ ነው እንጂ የጦር መሳሪያውን እፈታለሁ ብሎ በቃሉ ቃል ቢገባም ለመተግበር ግን እየቀለደና እየተጫወተ ነው ያለ። ያ ብቻ ሳይሆን እንዲያውም አዳዲስ የጦር መሳሪያዎችን እያስገባ በድብቅ ከዛ ደግሞ ራሱን እያጠናከረ ትሬኒንግ እያደረገ የሚያደርጉት ትሬኒንግ ወይም ልምምድ እንደገና ተመልሶ በ23 ቀን በ7 ቀን አፈርኝ ወር 23 ያደረጉትን ለማድረግ ነው። በእርግጥ የኛ ወታደሮች የሚያዩትን ለመጉዳት እየተሞከረ ነው ያለ እጁን ተቀምናል ዳይነ ግን በአጠቃላይ ሙሉ በሙሉ ሐማስ የጦር መሳሪያውን እንዲፈታ እና አንድና ለመጨረሻ ጊዜ አዛ ውስጥ ማንም የጦር መሳሪያ እንዳይኖር የሚለውን ጉዳይ ተግባር ላይ ለማዋል ያው ትራምፕ አግደዋል ነገሩን። በዛ ምክንያት ሐማስ አለ። እንደውም ያ ብቻ ሳይሆን ኤሌላ አልኻያ የሚባለውን የሐማስን መሪ ጉራድ ኩሽነር የትራምፕ አማች እና አማካሪው አግኝቶ ሁሉ አነጋግሯቸዋል። አረ በጣም የሚገርም እኮ ነው። እንደዚህ አይነት ወንጀል እና ቴረር ስራ እየሰሩትን እነሱን ቀጥታ ማነጋገር መለመን የጦር መሳሪያቸውን ፍቱ ለምን ይሉ አስፈለገ? ይሄ ሙሉ በሙሉ የእኛ መንግስት ድካም ነው ድክመት ነው የምለው። አንዳንድ የምኮ የእኛ መንግስት ለአሜሪካ መንግስትም ዞር በል አልፈልግም አንቀበለውም የማለት መብት አለን። ምክንያቱም ይሄ የህልውና ጉዳይ ነው፣ የወላዋይነት ጉዳይ ነው፣ የመኖርና የመጎዳት ጉዳይ እናደል ስለሆነ አሁን ለምሳሌ ባለፈው በቴሌቪዥን እንዳየነው ታስፒታኒዮስን በር ወይ በሩቅ ተመልካቾች ሴቶች በጦርነቱ ጊዜ ተጨፍጭፈው የሞቱት እንደነሱ አይነት ስራ የሚሰሩ ዛሬ ተመልሰን ያን ኤግዚስት እናደርግ የነበረውን ሪፖርት ተቀብሎ እየተተገበረ አይደለም ሲሉ በጣም በሚያሳዝን ሁኔታ በቀደም ባለፈው በቴሌቪዥን በሬዲዮ ሁሉ ተነግሯል። እና ይሄ ሊሆን የማይችልና አዛ ውስጥ ሐማስ የሚባል አደረጃጀት እንደ ወታደራዊ አደረጃጀት መኖር ያለበትም ሐማስ የጦር መሳሪያውን መፈታ መቀማት አለበት። በእርግጥ እንደ ፖለቲካ ርዕዮተ ዓለም ላይጠፋ ይችላል፣ ግን እንደ ታጣቂ ግብረ ኃይል ግን ሐማስ የሚባለው አደረጃጀት መኖር የለበትም። እና አሁን ግን አለ። እና ስለዚህ ስጋቱ አሁንም እንዳለ ነው ማለት ነው።
1: በጣም አሳሳቢ ነው። ሌላው የአሜሪካ እና ኢራን ጉዳይ የተደረሰ በኢኮኖሚ የሚደረገው ማዕቀብ ብቻ እንደው ኢራንን ያንበረክካል ወይ?
0: ኢራን እና የአሜሪካ ውጊያ እኛ ያው አሁን ሁለቱ እየተፋለሙ ያሉትን ተው ባጭሩ እኛ በሩቁ ነን የምናየው ነገር ቢሆንም እኛንም እንቅልፍ የሚያስተኛ ጉዳይ አይደለም። ትራምፕ ያላቸው ፖሊሲ በኢራን ላይ ሊዋጠልና ልንቀበለው የማንችለው ሂደት ነው። ምክንያቱም ኢራኖች ናንጫዎች ናቸው። ኢራኖች ውድቀታቸውን ወይም ሽንፈታቸውን ገልብጠው እንዳሸናፊ ሆነው ቀርበው ነው አሁን እየታገሉ ያሉት። ምክንያቱም ሐመናይ ከተገደለ በኋላ ልጅየው ተሾመ ይባላል፣ ግን ልጅየው በህይወት ይኑር አይኑር የውሸት ይሁን የምናውቀው ነገር የለም። አንድም ቀን ታይቶ አይታወቅም። ከዛ ውጭ ደግሞ በአጠቃላይ ኢራንን የአብዮት ጋርዱ ወይም ሽመሮት አማፔካ የሚባለው በብራይስ ወይ በአብዮት ጋርድ የሚባለው ተቆጣጥሮታል። አብዮት ጋርዱ ደግሞ በጣም አደገኛና አክራሪ ግብረ ኃይል ነው። አክራሪ ግብረ ኃይል እንደመሆኑ መጠን ይዘውት ያሉት ነገር በጣም በጣም በጣም በጣም የሚገርም ነገር ነው። ስለዚህ አይ ቲንክ አሁን በጥቅሉ እየታየ ያለው ሂደት ትራምፕ ዛሬ የተናገሩትን ደግሞ አይናገሩም፣ ነገር የተናገሩት ሁለተኛ አይናገሩም። ነገሩን ውስብስብ እያደረጉት ነው ያሉት። ሲስተማቲክ የሆነ ነገር እየሰሩ አይደለም፣ እየተደበላለቀ እና የተሸረበራረቀ ነው። በመናቅ ላይ ነው ይገኛሉ። ዛሬ እንዲህ እናደርጋለን፣ እንደዚህ እናደርጋለን፣ እንደዚህ በቃ ምንም ሲስተማቲክ የሆነ ስትራቴጂ ያላቸው መስሎ አይታይም። በእርግጥ የራሳቸው የፖለቲካ ችግር አለባቸው ሀገራቸው ውስጥ። የፖለቲካ ችግር ስላለባቸው በፖለቲካ ችግር ስላለባቸው እስከ ኖቨምበር ድረስ የውስጥ ምርጫ ስላለባቸው ያለ ማሳለፍ ሊሆን ይችላል። ስለዚህ ምናውቀው ነገር የለም እና እስቲ ለማንኛውም ቆይተን እንየው። አሁን ሳንክሽን ላይ ወይም ደግሞ ማዕቀቡን የኢኮኖሚ ማዕቀቡን በኃይለኝነቱ አርጃለሁ ብለዋል። ያን ኤፌክቲቭ ሊሆን ይችላል። ያ ከሆነ እንዴት ነው የኢራን ህዝብ በኢኮኖሚ ክራይሲስ ካጋጠመው ምናልባት መንግስቱ ሊወድቅ ይችላል ላይወድቅ ይችላል አናውቀው እና እዚያ ላይ ያለ ነው።
1: እናየዋለን እስኪ የሚሆነውን። በጣም ነው የምናመሰግናቶ ሽሎሞ፣ መልካም ምሽት እንመኝላለን።
0: አመሰግናለሁ።
1: ቻው ቻው።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬው የባህልና ኪነጥበብ ፕሮግራማችን ከመምህር ያኤል ተካ ጋር ቃለ ምልልስ እናካሄዳለን። ከእሱ ጋርም በይበልጥ የምንወያየው ቋንቋ ለባህልና ኪነጥበብ መጠበቅ ምን ያክል አስተዋጽኦ ያደርጋል የሚለውን ነው። ያኤልም በስልክ መስመራችን ይገኛል። ጤና ይስጥልን ያኤል፣ እንደምን አለ?
1: ጤና ይስጥልኝ ሰጠኝ። ጤና ይስጥልኝ አድማጮቻችን፣ እኔ ደህና ነኝ፣ ሰላም ናችሁ?
0: እኛ ደህና ነን፣ በጣም እናመሰግናለን።
1: እሺ፣
0: ቋንቋ ለባህልና ኪነ ጥበብ መጠበቅ ትልቅ አስተዋጽኦ እንዳለው ይነገራል እና አንተም የታሪክ መምህር ነህ፣ ቋንቋም ታስተምራለህ ብዙ ነገሮችን። እስኪ እንዴት ትመለከተዋለህ?
1: አዎ፣ እንግዲህ ቋንቋ በተመለከተ ስናየው በባህሉ ጋርም በተለያዩ ነገሮች ስናይ ቋንቋ ሁሉን አንድ ሰውን ከተለያየ ህብረተሰብ ጋር የሚያገናኘው ቋንቋ ነው እና ቋንቋ በጣም አስፈላጊ እንደሆነ ብዙ ቋንቋ የሚናገሩ ሰዎች ብዙ እውቀት እንዳላቸው እና ከተለያዩ ዓለም ጋር የሚገናኙበትን በቋንቋም ስለሆነ ያው ቋንቋ ማዳበሩ በጣም አስፈላጊና ጠቃሚ መሆኑን ሁላችን ያው የምናውቀው ነው። ስለዚህ ያው እኛም ከኢትዮጵያ ዘን የመጣ ነው ልዩ ቋንቋ አለና አማርኛችን በትግረኛም ሆነ በተለያዩ ቋንቋዎች ያንም ደግሞ ማዳበር እንዳለብንና መርሳት እንደሌለብንም ደግሞ በዚህ አጋጣሚ ለመግለጽ እፈልጋለሁ እና ቋንቋ ራሱ ትልቅ እውቀት ነው፣ ትልቅ ስጦታ ነው ማለት ነው። እንግዲህ
0: በገለጽከው መልኩ ትልቅ ስጦታነቱን ሁላችንም ብናውቀው ምንግባባበት፣ አሁን አንተና እኔ አማርኛ በመቻላችን በደንብ እንግባባለን። ሌላም ቋንቋ የሚችሉ ሰዎች እንደዚህ በተመሳሳይ ሁኔታ ይግባባሉ። ይህ አሁን እንግዲህ ትውልዱን ልጆቻችንን አባቶች ያመጡትን ለማውረስ የግድ ቋንቋውን መውረስ ያስፈልጋል። አሁን ለምሳሌ በቋንቋ ብዙ ክፍተት አለ። ይህን ክፍተት እንዴት ነው ልንዘጋው የምንችለው?
1: አንደኛው አንተ እንዳልከው ቋንቋ ትልቅ ያው እውቀትም ስለሆነ እዘን የመጣንን ቋንቋም ደግሞ ለልጆቻችን ሌላው ትውልድ ማውረስ ያለብን ባህሉንም ቋንቋውንም እኛ ነን እና ከኛ ህብረተሰብ በተለይ ይህንን በቋንቋ በኩል ስናየው ዛሬ ልጆቻችን ብዙ የዕብራይስጡን ቋንቋ ነው እንጂ ትኩረት የሚያደርጉት የአማርኛውን ቋንቋ ወይም ደግሞ ትግረኛ ቋንቋ እዘን የመጣነውን አይቀበሉትም። ብዙም ጊዜ እኛም ደግሞ ለዚህ ትኩረት አላደረግነውም። ስለዚህ ይህን ነገር ትኩረት አድርገን ልጆቻችን ቋንቋ ካወቁ ለእነሱ በጣም ትልቅ እውቀትና ትልቅ ነገር ነው የሚሰጣቸው። እንግዲህ በሩሲያዎች በኩል ስናየው፣ በራሻዎች በተለያዩ በኩል ሲያዩት የራሳቸውን ቋንቋ መጀመሪያ አስቀድሞ የሚሰጡት ማለት ነው። ከዚያም በኋላ ነው እንግዲህ የዕብራይስጡን ቋንቋ ሁለተኛ አድርገው የሚናገሩት ተቤት። ስለዚህ እኛም ደግሞ ይዘነው የመጣነውን የአማርኛችን ቋንቋ ራሳችን ለልጆቻችን ማስተላለፉ ማስተማሩ በጣም አስፈላጊና ጠቃሚ እንደሆነ ሁላችን እናውቃለን። ስለዚህ እስካሁን ድረስ ወይኔ ለምን አልተማርኩም፣ ለምን ልጆቻችን አላስተማርንም እያሉ ልጆችም ዛሬ ራሳቸው ውጭ ኢትዮጵያ እንኳን ሄደው ወላጆቻቸው ከተወለዱበት ሀገር ሄደው በስዩል ሲያደርጉ የመግባባት ሁኔታ ላይ በጣም ይከብዳቸዋልኝ። ስለዚህ ወይኔ ይላሉ፣ ለምን እናቴ አላስተማረችኝ፣ ለምን አባቴ አላስተማረኝ እያሉ ይጸጸታሉ ማለት ነው። ስለዚህ ቋንቋ መማሩ ራሱ ትልቅ አስፈላጊና ጠቃሚ እንደሆነ ሁላችንም ያው እናውቃለን። ግን የዚህ ላይ ትኩረት አላደረግንበትም። ከልምዱ ጋርም ይሁን ወይም ደግሞ ከዚህ እኛም ደግሞ ለየት ያለ ባህል ዘርም ስለመጣን ይሁን እንጃ፣ እንግዲህ ብዙን ጊዜ ጠይቃለሁ፣ ለምን የእኛ ህብረተሰብ እንዴት የአማርኛውን ቋንቋ አላስተማርም ለልጆች? በተለይ እናቶች ናቸው እንግዲህ ልጆች ጋር የሚውሉ፣ ለምን አላስተማሩም?
0: ያው ችግሮች እንግዲህ ይታወቃሉ። ያለን የኑሮ ሁኔታም ቀላል አይደለም፣ እንደገና የትምህርት ሁኔታም ይጠይቃል እና ቋንቋን እናስተምራቸው ብንል እነሱ እንግዲህ ብዙ ጊዜ በዕብራይስጥ ነው ሲነጋገሩ የሚውሉ፣ እዛ በኋላ ወደ አማርኛ ለማምጣት ይቸገራሉ። እርግጥ አንዳንድ ቤተሰቦች ያስተማሩበት ሁኔታ አለ። አሁን ችግሩ በህብረተሰባችን አለ፣ ግን እንዴት ነው መቀረፍ ያለበት ለወደፊት? አሁን ለምሳሌ ቀሳውስት የቅስናን ሁኔታ ልጆች እንዲወርሱ ከተፈለገ የግድ ቋንቋውን መውረስ አለባቸው። አይተናል፣ የተወሰኑ በጣት የሚቆጠሩ ሰዎች የግዕዝንም የአማርኛንም የዕብራይስጥንም አቀላቅለው የተማሩ፣ ግን በቂ አይደለም። የግድ አሁን የቀሳውስት ሁኔታ ይወረስ ከተባለ ቋንቋ ያስፈልጋል በጣም መማር።
1: አዎ ትክክል ነህ። አሁን የምናየው በቀሳውስት በኩል የተማሩ ወጣቶች ሲያስተምሩ አይቻለሁ እና በጣም ደስ የሚል ነው። ይህም ደግሞ ጅመራ ነው እንጂ ገና ምናልባት እየተስፋፋ እንደሚመጣ ያው ሁላችን ያው እምነትም አለን ሀሳብም አለን ማለት ነው። ግን ቋንቋውን በተመለከተ በተለይ ይህንን የቅስናውን በተመለከተ ብዙ ትምህርት ቢወስድም ባለሙያዎችም ነው የሚያስተምሩት ማለት ነው። ይህን የራሳችን ቋንቋ ግን በአማርኛው ማለት ነው ከቤታችን ስላለ እያንዳንድ ወላጅ መምህር መሆን ይችላል። ወላጅ ራሱ መምህር ነው፣ አስተማሪ ነው እና ማስተማር ይችላሉ። በተለይ ብዙን ጊዜ እኛ መናገረው ዕብራይስጡን ነው። ዕብራይስጡን ደግሞ የጠራ ዕብራይስጥ አይደለም። ስንነጋገር ልጆች እኛ ምንለውን ስለሚቀስሙ ልጆች የሚናገሩት ብዙን ጊዜ የተሳሳተ የዕብራይስጥ ቋንቋ ይሆናል ማለት ነው። ለምን ነው? እኛውም ቋንቋውን የዕብራይስጥን ቋንቋ ወላጆች ጠለቅ ብሎ ስለማያውቁ በሰሙት በቃ ስለሚናገሩ የተናገሩት ሲጽፉት ደግሞ በአጻጻፍ ላይ ብዙ ጊዜ ብዙ ስህተት እናደርጋለን እኛ ልጆች ማለት ነው ተማሪዎች። ለምን? ምን ሰማውና ምን ጽፈው ያና እንድ መሆን አለበት። ስለዚህ ከቤት የሰማ ነው የዕብራይስጡን እንደማንም ብለው ወላጆች ተፍጨርጭረው ይህንን የዕብራይስጡን ቋንቋ ሲናገሩ ልጆች ሰምተው የሚጽፉትን ያን የሰሙትን ስለሆነ ብዙ ጊዜ ስህተት በጽሁፍ ላይ ስህተት ይደረጋል እና አዲስ በአማርኛ ብናወራቸው በገዛ ቋንቋችን ብናወራቸው እና በዛው ቢናገሩ በጣም ጥሩ ይሆናል። አማርኛውን ቢናገሩት በጣም ደስ ነው የሚል እንዲያውም የበለጠ ቋንቋ እያስተማርን የበለጠ ዕብራይስጡን ከትምህርት ቤት ይማሩታል። ምንም ችግር አይኖርም። ስለዚህ አማርኛ ብንናገራቸው ከቤት በጣም ይመረጣል ነው የምለው።
0: አዎ ልክ ነህ። ምናልባት አንዳንድ ጊዜ ልጆቹ እያደጉልን ነው ብለን የምናይበት ሁኔታ ስለሚኖርና የእነሱን መናገር ደስ ስለሚለን እኛም በዕብራይስጥ እናወራቸዋለን በዛው ይቀጥላሉና እንዳልከው ከልጅነታቸው አንስቶ ቢያንስ እንኳን ወደ ሙያ ለህፃናት እስኪሄዱ ድረስ በአማርኛ ብናወራቸው ይሰማሉ። እርግጥ ብዙ እዚህም ተወልደው እኮ በደንብ አማርኛ የሚናገሩ ልጆች አሉ።
1: አዎ ፈረንጆችም አሉ እኮ የሚናገሩ አንዳንድ ስንሰማቸው በተለያዩ በቲክቶክ በተለያየ ሜዲያ ስንሰማ አማርኛውን እየተማሩ እንደዛ እያሉ ምናምን ደስ የሚል አነጋገር ያው እርግጥ ጥራት ያለው አማርኛ ባይሆንም ይናገራሉ። እኛም ደግሞ ልጆቻችን መናገር ይችላሉ። ግን ይህና የምናደርገው በተለይ እስከ መዋለ ህጻናት እስከሚሄዱ ድረስ ማለት ነው። አሁን እንዳልከው እስከ 3 ዓመት ድረስ ብዙ ከቤት ናቸው ልጆች እና በዛን ሰዓት በዛን ወቅት ብንነጋገራቸው ያው በአማርኛው ብንናወራቸው ይቀስማሉ። በኋላ ደግሞ ዕብራይስጥ ደግሞ ቀስ ብሎ ደግሞ ግድ ችግር አይኖርም ይይዛሉ ማለት ነው። ምንም ችግር አይኖርም። ዋናው ነገር ግን ከቤት ያው በራሳቸው ቋንቋ ብዙ ጊዜ ብናወራቸው ይህን ይመረጣል ማለት ነው።
0: በትምህርት ተቋማት አሁን ለምሳሌ መደበኛ በሆነ መልኩ በየሰፈሩ የተለያዩ ማጠናከሪያ ትምህርቶች ይሰጣሉ እና በዛ በኩል የሚሰጥ ልጆች እንዲማሩ የሚደረግበት ሁኔታ ቢመጣ የተሻለ ነገር አይፈጠርም ወይ?
1: ይሰጣል። አንዳንድ እዚህ አሁን በግሩት የሚባለው ይህ ለምሳሌ አንደኛ ልጆች ተማሪዎች ውጤታቸው ለዩኒቨርሲቲ ጥሩ ብቁ እንዲሆን በማለት በግሩት ምናምን የሚማሩ ልጆችም አሉ። በየትምህርት ቤቱ እዚህ ሀገር የተወለዱ ማለት ነው አማርኛውን እያጠኑ እየተማሩ በግሩት ያደርጋሉ። ይህንን በአማርኛ ቋንቋ ማለት ነው። ያን ለምን ይረዳቸው አብረን ጠይቅ። አንደኛ ካላቸው ነጥብ ጋር ከፍ ያደርግላቸዋል። በራሳቸውን ቋንቋም ስለሆነ ፈተናው ላይ የሚያገኙት ውጤት ያላቸውንን አብረጅ ወይም ደግሞ ሙጣ ከፍ ያደርገዋል። ስለዚህ የሚማሩ ልጆች አሉ በየትምህርት ቤቱ። ግን ከልጆች ጋር ፍላጎት ሲኖር ነው። አንዳንድ ጊዜ እንዴት አድርጌ ነው ጀምር አሁን ትልቅ ሁኜ ኪታጤት ላይ ደርሼ 9ኛ ክፍል ሁኜ 10ኛ ክፍል ሁኜ እንዴት አድርጌ አማርኛውን አሁን እማራለሁ ብለው ተስፋ ይቆርጣሉ ብዙን ጊዜ። አንዳንዶች ደግሞ ተፍጨርጭረው እንደማንም ብለው ደግሞ ይህንን የዕብራይስጥን ቋንቋም ተምሬዋለሁ አሁን አማርኛ መማር አለብኝ በማለት እንግሊዘኛ እንደሚማሩት አማርኛውም እየተማሩ በግሩት የሚያደርጉ ልጆችም አሉ። እንደገና ደግሞ በተለያዩ ቦታዎች ደግሞ የማየው ደግሞ አንዳንድ ቦታ የአማርኛ ኑ ተማሩ እየተባሉ የሚማሩ ልጆችም አሉ። የተለያዩ በበጎ አድራጎት የሚያደርጓሉ ወይም ደግሞ በማደረክ ማትናስም ወይም ደግሞ የተለያየ ቢሊዮት የሚያደርጉ የሚማሩ ልጆችም ደግሞ አሉ ማውቃቸው ማለት ነው በተለያዩ ቦታዎች እና ለዛ ደግሞ ቢሳተፉ እና ቢማሩ በጣም ጥሩ ነው ባይ ነኝ።
0: ግን በቂ እንዳልሆነ ነው የምነገር። ምናልባት እናንተ አሁን በትምህርቱ ዘርፍ ነው ያላችሁ፣ ችግሩን የህብረተሰቡን ታውቁታላችሁ። እንደው ምናልባት ወደፊት እንግዲህ በትምህርት ሚኒስቴር እንደዚህ አይነት ሁኔታ የሚነደፍበትን የሚመለከታቸው ክፍሎች ቢጠይቁ ጥሩ ይመስለኛል እንጂ አሁን የቋንቋ ክፍተት ከፍተኛ ችግር እየፈጠረ ነው።
1: አዎ እንግዲህ በቋንቋን በተመለከተ በትምህርት ሚኒስቴር በኩል የዚህ ተመድቦ ምፋኪያ ለሳፎት ምናምን አለ። የቋንቋን በተመለከተ በአማርኛ በኩልም ብዙ ነገር ብዙ መጽሔቶች እና ብዙ መጽሐፎች እየወጡ እየተማሩ ይገኛሉ። የሚቆጣጠሩ እንዳሉ አውቃለሁኝ። ግን በቂ አይደለም፣ ይህ በቂ አይደለም። የመምህራን እጥረትም አለ። ቀደም ሲል ብዙ መምህራኖች ነበሩ ኢትዮጵያ ሲያስተምሩ የነበሩ ከዚህ አሁን አማርኛ ሲያስተምሩ የነበሩት። አሁን ግን ብዙዎች ወደ ጡረታም እየወጡ እንደዛ እያሉ የመምህራን ይህ አማርኛን የሚያስተምር ብዙ እጥረት እንዳለ ነው እንግዲህ የሰማሁት። አሁን ቀደም ለአማርኛ ለማስተማር ፈልገው አስተማሪ ፈልገው ያጡበት ሁኔታም እንዳለ ነው። ስለዚህ ይህንም ነገርም ደግሞ ያው እኛ አዲሱን ዶር አስተምረን እንዲያስተምር ካላደረግነ ሌሎች የመጡት ቀደም የመጡት መምህራኖች አማርኛ የሚያስተምሩት እነሱ እንግዲህ ወደ ጡረታ እየወጡ በስራም መስራት ያቆሙ ስላሉ እነሱ የሚተካ ብዙ የመምህራን እጥረት እንዳለ ነው በአማርኛ የሚያስተምር ማለት ነው።
0: ወደ ወጣቶቹን እንምጣስ ወጣቶቹ ጋር ያለውስ ችግር አሁን ለምሳሌ ልጆች ትንሽ አስቸጋሪ ነው እንበል ያው ከልጅነታቸው ብናስተምራቸው ጥሩ ነው ግን ወጣቶች አሁን ከደረሱ በኋላ በራሳቸው ጊዜ የሚማሩበት ድል ነበራቸው
1: አዎ ወጣቶች እንግዲህ በጀመረ ጊዜ እንዳልኩ በጉምስና ጊዜ ሲመጣ የትምህርት ፍላጎቱ እስከዚህ ድረስ ነው ምን ላደርገው አሁን አማርኛ እኔ ተወለድኩኝ እስራኤል ሀገር ነው ይሄን ቋንቋ ተምሬ ምን ይጠቅመኛል በሚለው ሁኔታ ላይ ብዙ ትኩረት አላደረጉበትም ነበር ኋላ ግን አሁን ግን ትልቅ ተሆኑ በኋላ በተለይ 18 ዓመት ጨርሰው ወደ ውትናም ተመለሰው የሚመለሱት እንደነው ወደ ባህላቸው የሚመለሱ ወደ ባህላቸው ወደ ዘፈኑ ወደ ምግቡ ወደ ቋንቋው ብዙዎች የሚመለሱት ያው የጉርምስና ጊዜ ጨርሰው ተተረጋጉ በኋላ ግን ዋው ጠቃሚ ነገር እኮ አልፎኛል ለምን አልመለስም ለምን ይሄን አላደርግም በማለት ዛሬ ስታይ እንጀራ አልበላም የሚሉ የነበሩት ሁሉ እንጀራ እየበሉ ዘፈን ሙዚቃ አልዘፍንም ወይም ደግሞ አልሰማም ሲሉ የነበሩት ሁሉ የአማርኛው ሙዚቃ እየሰሙ ተመልሰዋል እንኳን እነሱ ነውና ፈረንጆች በፊት ማለት ነው እኛ እንደመጣን እህ ምግብ የኢትዮጵያ ምግብ ሽታው ገደለን ምንም ገደለን እያሉ ሲረብቹ የነበሩት በየሰፈሩ በየቢኒያኑ ማለት ነው ዛሬ የሀበሻ ምግብ ሚሳዳየት ቦታ ነው ያለ እያሉ አንደኛ ሎሎ ጉሊተን የሚባለው ይሄ እንጀራው በተለይ ጤፉ ማለት ነው ጠቃሚ መሆኑ ስላወቁ ያን የት ነው የምናገኘው እያሉ እየበሉ ስታያቸው ልጆችም ሆነ ትላልቆችም ሲበሉ እና አብረው ሲሳተፉ ስታይ በጣም ደስ ይላል መጀመሪያ አልቀር ብሎ የነበሩት ማለት ነው ዛሬ ወደ ባህላቸው ወደ ምግቡም ወደ ተጣርቡቱም ወደ ሁሉ እየመጡ እየተመለሱ ለሚገኙ የኛ ልጆችም ሆነ ፈረንጆችም ቢሆን የኛን እያወቁ ነው አንደኛ እየተጋቡን ነው አብረው እንግዲህ ብዙዎች ሊጋቡ አሉ የተጋቡ እነሱም ደግሞ ሲያዩ ከቤት ምግቡን ይበላሉ ያን ይላሉ እና ደስ የሚለው ሁኔታ ላይ እንደት ነው የደረስንበት በቃ የኛ ምግብና የኛ ባህል ተፈላጊና ጥሩ መሆኑን እየተረዳ እየመጣ ነው ያየነው ነው
0: በጣም ጥሩ መመሪያ ተቀብጣም ነው እናመሰግን ማጠቃለያ ካለ
1: አዎ ማጠቃለያ እንግዲህ ለሁላችን ማለት ነው በጠቅላላ ይሄንን የቋንቋን በተመለከተ ማለት ነው አንደኛ በልጆቻችን በኩል ትልቅ ጥረት ማድረግ አለበት እንዲማሩ ትልቅም ቢሆን ትምህርት እድሜን አይወስንም መማር ይችላሉ ማጥናት ይችላሉ መመርመር ይችላሉ እንደገና ደግሞ ባህላችን ማሳወቅ ያስፈልገናል እንዴት እንደመጣነ እንዴት እንደጠበቅነ የምግቡን በተመለከተ እኛ ምን በላው ምግብ በጣም ጥሩና ለጤናም በኩል ቢሆን በጣም አስፈላጊ እንደሆነ ሁሉ እንደሚፈልገው ሁሉ ይሄ ሁላ ማስረዳት አለበት ማፈር እንደሌለባቸው በተለይ በወጣቶች በኩል በ አነጋገሩ በቋንቋቸው ሆነ በባህላቸው ሆነ ባለባበስም ሆነ በሚናደርገው ነገር ሁሉ እፍረት እንዳይኖራቸው ባህላችን ዘር የመጣነው ቆንጆ ባህልና ጥሩ ባህል ነው ባህል መጠበቅ ደግሞ ትልቅ ኃላፊነት አለና እኛ ማስተላለፍ ለዶራየም ሸህ ማለት ነው ስለዚህ መናገራችን እኛ ወላጆች አናቆም እናስረዳቸው እንንከራቸው ወደኛም ደግሞ እናቀርባቸው ከኛ ተቀረቡ ሁሉ ነገረኛ እናደርገው ነገር ያደርጋሉ ቋንቋም ይናገራሉ ምግቡን ይበላሉ በጠቅላላ ኢትዮጵያ ምስ እናደርገ የነበረው ስንጠብቅ የነበረው ጥሩ ባህል ዘን የመጣነው ባህል ቆንጆ ባህል አለ ከሌላ ዓለም ከመጡት አይሁዳውያን የለየት ያለ ባህል ነው ያለን ያንን ሁላ እንኳን ለኛ ልጆች ነውና ለፈረንጅ ሁሉ ዛሬ ያስተማርነና ፈረንጆች የኛን እንዴት ምን አይነት ባህል ነው የነበራቸው እናንተ በጣም ደስ የሚል ነው የተለየ ባህል ነው ያላችሁ ይላሉ ትልቅ አድናቆት እየሰጡ ይገኛሉ ማለት ነው በተለይ በትምህርት ቤት በኩል የማስተምርበት ሁሉ ግዜ ለልጆችም እናገራለሁ ለአስተማሪዎችም እናገራለሁ ይሄ ሁላ እናደርገው ምንድነው እንናገርና ስናሳውቃቸው ስናስተምራቸውና ማስተማራችንና መናገራችን ማቋረጥ የለበንም ሁሉ ግዜ ያው ማስረዳት ማሳየት አለበን ማፈራ ያስፈልግም ለወላጆች በዚህ አጋጣሚ ደግሞ ለተጨማሪ መግለጽ ፈልገው ልጆቻችሁ ትምህርት ቤት ከመማሩት ሄዳችሁ ስታበቁ የኛን ባህል ብታሳዩአቸው ማለት ነው እንጀራውም ሆነ ዳቦም ይሆናል ቆሎም ይሆናል የቡናውም ይሆናል ለተለያየ ተካስም አለነ እናደርገው ሄዳችሁ ስታሳዩአቸው አንደኛ መጀመሪያ ልጆች ትልቅ ቢላቸው ቢሆን ኋላ ግን ትልቅ ኩራት ነው የሚስተማቸው ዋው የከለናት መጥቶ እንደዚህ አደረገ የከለባት እንደዚህ አደረገ በቃ እንደዚህ አይነት ባህል አላችሁ እና በማለት በጣም ስለሚደነቁ ሄዳችሁ ትናድቡ ማለት ነው ሄዳችሁ በበጎ አድራጎት በየትምህርት ቤቱ በየመዋለ ህፃናቱ የኛን ባህልና የነበረነው ሁኔታ ማሳየቱ በጣም ጠቃሚና አስፈላጊ ነው ለምለው
0: በጣም ጥሩ መምህር ያርተካ በጣም ነው እናመሰግን ሰላም ጊዜ እንመኝልሃለን
1: እሺ እኔም እመኛለሁ መልካም ቆይታ
0: መልካም ጊዜ ቻው ቻው